0: ዝመሓላለፍ ኤስቢኤስ ትግርኛ እዩ።
1: ፈለማ ንጥንታውያን ወነንቲ ናይዚ ሎሚ መደብና ንመሓላልፈሉ ዘለና መሬት ኣፍልጦ ክንንፈቱ ኤስቢኤስ ትግርኛ ንህዝብታት ውራንጅርን ዋይ ውራንግን ናይ ሃገረ ኩሊንን ዕልፋትን ህልዋትን ዓበይቲ ዓዲ የኽብርን ንጥንታውያን ወነንቲ ሎሚ ካብ ሰምዖ ዘለኹምን ኩሎም መሬታት ደቀባት ኣቦርጅንን ህዝብታት መጻቦ ተረስን ኣፍልጦ ይህብ። ጀነራል ስብሓት ኤፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ወጥሪ ትግራይ ብዘተ ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪቃን ምጽውዖም ኤርትራን ግብፅን ኣብ ወደብን መጓዓዝያ ባሕርን ስምምዕ ምኽታመንን ቦርድ መረፃ ኢትዮጵያ ተወሳኺ 10 ቢልዮን ዶላር 10 ቢልዮን ብር ይቕሬታ በጀት ምሕታቱን ንሎሚ ንጽብጽቦም ዜናታት እዮም። ሰላም ከመይ ትኾኑ ዝኸበርኩም ሰማዕትና። ካብዚ ካብ ስቱድዮ ኤስቢኤስ ሜልበርን ኣውስትራልያ ንሎሚ ሶኒ 18 ጉንቦት 2026 ዘዳለናዮ መደባት ሒዝና ቀሪብና ኣለና። ኣብ ናይዚ ዓመት ፈደራል ባጀት ምትዕራያት ኣብ ቀረፅ ኣባይቲ ኣብ መንጎ ካሃስዮም ዝኽእል ኣውስትራልያውያን መነመን እዮም። መንግስቲ ነቶም ምቅያራት ክውጥኖም እንከሎ ኣባይቲ ንምግዛእ ዝቐለለ ዝኾነሉ ኩነታት ንምምሕያሽን ንመንሰይ ወለዶ እቲ መወዳደሪ ዕዳጋ ማዕረ ክኸውንን ንምግባርን ይብል። ገለ ክኢላታት ግን ሃብቲ ከኸዕብቱ ንዝፍትኑን ናብ ዕዳጋ ኣባይቲ ንዝኣትውን ዘይተደልየ ሳዕቤናት ክህልዎም ይኽእል ይብሉ። ነዚ ዝምልከት ሓደ ትሕሶ ኣለና። ፕሬዚደንት ዩኤስ ዶናልድ ትራምፕ እቲ ዝዓበየ ዋዕላ ኢሉ ንኢድዎ ኣብ መላእቲ ብዓብዪ ናይ ክብሪ ዝነበረ ዋዕላ ሚዛን ሓይሊ ኣብ መንጎቶም ክልተ መራሕቲ ይቕየር ምህላው ዘርእዩ ገለ ምልክታት ነይሮም። ካብቲ ዋዕላ ዝተምሃርናዮም እንታይ እንታይ ነይሮም ዝብል ሓደ ትሕሶ ኣለና። ኣብ መወዳእታ ኸ ኣብ መጻብቦ ሆርሙዝ መራኽብ ሕቡራት መንግስታት ኣሜሪካ ንመራኽብ ነዳዲ ኢራን ኣብ ሓደጋ ኣብ ዘተዋሉ ዘለዋን ፕሬዚደንት ትራምፕ ፍጹም ለውጢ ኣብ ዝጸልበሉ ዘሎን ኣብ ቱሶን ኣሪዞና ዩኤስ ዝኾነ ነገር ከም ዘይተፈጥረ ክመስል ንሃገራዊት ጋንታ ኩዕሶ እግሪ ኢራን ኢዶም ዘርጊሖም ዝቕበልዋ ሰባት ኣለዉ ይሻባሸቡ እውን ኣለዉ። ቱሶን ትገብሮ ዘላ ምድላው እንታይ ይመስል ክንምልከቶ ኢና። ነዚ ሰዓት ምሳኹም ዘምስ ኢብራሂም ዓልየ ሰናይ ምክትታል እናበልኩ ናብ ዜና ክዕልፈኩም። ቀንዲ ነጥብታት ዜና፣ ኣምባሳደር ኣውስትራልያ ኣብ ኔደርላንድስ ምስቶም ብሃንታ ቫይረስ ተጠቂዓ ካብ ዝነበረት መዛወሪት መርከብ ዝገዓዙ ኣውስትራልያውያን ተራኺቡ። ቀዳማይ ሚኒስትር እስራኤል ቤንያሚን ኔታንያሁ ምስ ፕሬዚደንት ዩኤስ ዶናልድ ትራምፕ ብቕልጡፍ ክዘራረብ መደብ ሒዘ ይብል። ኣብ ስኮትላንድ ኣብ መወዳእታ ግጥም ሰልቲክን ሃርትስን ደገፍቲ ንሜዳ ብምውራሮም ሕንፍሽፍሽ ተፈጢሩ። ዝርዝራት ዜና፣ ቀዳማይ ሚኒስትር እስራኤል ቤንያሚን ኔታንያሁ ምስ ፕሬዚደንት ዩኤስ ዶናልድ ትራምፕ ብቕልጡፍ ክዘራረብ መደብ ሒዘ ይብል። ሚስተር ኔታንያሁ ብዛዕባ ጉዕዞ ቻይና ሚስተር ትራምፕ ካብኡ ክሰምዕ ትፅቢት ከም ዝገብር ድሕሪ ምግላጽ ብዛዕባ ኢራን እውን ክዛተዩ ምዃኖም ኣሚቱ። እዚ ተወጢኑ ዘሎ ርክብ ዝመጽእ ዘሎ ጋዜጣ ኒውዮርክ ታይምስ ሰብ መዚ እስራኤልን ዩኤስን ኣብ ልዕሊ ኢራን መጥቃዕታት ክቕጽሉ ይዳለውለዉ ኢሉ ድሕሪ ምጽብጻብ እዩ። እቲ ፕሬዚደንት ዩኤስ ናብ ሎሚ ኣብ ዘውግሐ ነዚኦም ጸብጻባት ዘረጋግጽ ዝመስል ሓበሬታ ኣብቲ ማሕበራዊ መድረኹ ትሩት ሶሻል ለጢፉ ንኢራን እታ ቆጻሪት ሰዓት ትኸዶም እያ ዘላ እንተ ዝንቀሳቐሱ መሓሸ ወይ ድማ ዝተርፍ ነገር ኣይክህልዎምን እዩ ክብል ድማ ጽሒፉ። ቀዳማይ ሚኒስትር ኣንቶኒ ኣልባነዚ ኣብ ናይ ደሴት ታዝሜንያ ወተሃደራዊ መደበር ዳውሲንግ ፖይንት ደረወንት ባራክስ ምብጻሕ ምብፍጻም እቲ ቦታ ክፍሊ ምክልኻል ዝነበረ ሓደስቲ ኣባይቲ ክህነጸሉ ክወሃብ ኢሉ። እቲ ፈደራል መንግስቲ ነቲ ሰሜን ካብ ሆባርት ዝርከብ ቦታ ከም ኣካል ናይ ሓደ ዓብዪ ምምላስ ንብረታት ሓይልታት ምክልኻል መዲብዎ ጸኒሕ እዩ። እቲ 31 ሄክታር ቦታ ንማሕበራውን ብዓቕሚ ዝኽፈሉን ክሳብ 1,000 ሓደስቲ ገዛውቲ ከካትት እዩ።
2: They're all in good health and relatively good spirits. They've obviously been subject to a pretty difficult period on that cruise ship, as all the passengers have been.
1: እዚ ድምፂ ምናልባት ናይ ካልኦት ሕሶና ይክኸውን። እቲ ቀዳማይ ሚኒስትር ኣብ ዘስምዖ ዘረባ ነብሲ ወከፍ ንፅል ዶላር ካብዚኦም ፕሮጀክታት ዝተኣከበ ቀጥታ ናብ ምክልኻል ክድይ ክኸይድ እዩ። ሓደስቲ ንብረት ክቐርበልናን ንመጻኢ ዘድልየና ክሽፍነልናን እዩ። ሎሚ መንግስተይን መንግስቲ ሮክሊፍን ዝያዳ ኣባይቲ ክፉት ቦታን ትሕተ ቅርፂ ማሕበረሰብን ንምቕራብ ነቲ ቦታ ዳግማይ ከነምዓብሎን ክንቅይሮን ብሓባር ክንሰርሕ ተሰማሚዒና ምህላውና ክንገልጽ እንከለኹ ብሓጐስ እዩ። እቲ መስርሕ መምሕልላፍ ብውሕዱ 12 ዋርሕ ክወስድ እዩ። እዚ ከምዚ ኢሉ እንከሎ ኣብ ሲድኒ ተሓዚ ሕሳብ መንግስቲ ጂም ቻልመርስ ሰልፊ ተቃውሞ ዘቕረቦ እማመ ግብሪ ኣብ ዝመፁ 10 ዓመታት 1.4 ትሪልዮን ዝኸውን ዕዳ ክፈጥር ወይ ከምፅእ እዩ ይብል። ንሱ እቲ ብኣንገስ ቴይለር ዝተዋህበ መልሲ በጀት ንሕፅረታት ባጀት ጠንቂ ዝኸውንን ንኣውስትራልያውያን ድማ 10ታት ቢልዮናት ዶላር ኣብ ወለድ ንዕዳታት ዘኽስሮምን እዩ ይብል።
3: Every single dollar that's raised from any of these projects will go straight back into defence to provide us with the assets and support that we need going forward. Today I'm very pleased that my government and the Rockcliffe government have agreed to work together to redevelop and transform this site to provide more housing, open space and community infrastructure.
4: The difference last week was between a Labor government cutting taxes 5 times, 3 different ways, $2,800 a year for the average worker versus Angus Taylor with his
1: unfunded እቲ ፍልሊ ንጹር እዩ። ኣብ መንጎቲ ዝሓለፈ ሰሙን ሓደ ብመንግስቲ ዝቐረበ ሰልፍ ሌበር ሕድገታት ግብሪ 5.3 ዝተፈላለዩ ኣገባታት 2800 ኣብ ዓመት ንሓደ ተራ ሰራዕተኛ ዘውህብ ብሓደ ሸነኽ እዚ ኣንገስ ቴይለር ዘቕረቦ ዘይተመወለ ክንደይ የውፅእ ዘይተፈልጠ ዘይሓላፍነታዊ መልሲ ወይ ኣማራፂ ባጀት በቲኻሊ ሸነኽ እሞ ኸዓ ንሰልፊ ዋን ኔሽን ዝኽልክል ወይ ክኽልክል ጥራይ ዝዓለመን ነቲ ባጀት ወይ እውን ነቲ ቁጠባ ዘየሕይልን እዩ። ዶክተር ቻልመርስ እቲ ዝፀንሐ ኩነታት ኣብ ኣባይቲ ሕጂ ተሰይሩሎ ሰልፊ ሌበር ድማ ክዕርዮ ክፍትን ከበቲ ውሳነታት ኣብቲ ባጀት ወሲዱሎ ይብል። ንሱ እቲ ሰልፎም ን75,000 ዝኾኑ ተኻረይቲ ስድራ ቤት ወነንቲ ኣባይቲ ስድራ ቤታት መታን ክኾኑ ኣብቲ ባጀት ቀሊል ክኸውን ክገብሮ ተተስፊሎ። ፖሊስ ኣብ ግዛት ቪክቶርያ ልዕሊ 30 ዓመት ይገብር ኣብ ሓደ ብብረት ዝተኻየደ ምዝራፍ ኣብ ከተማ ሜልበን ን3 ሰባት ዝተኮሰ ዕጡቕ ካሃድን ዳግማይ ከፊትዎኣሎ። ሓደ ሽጉጥ ኢድ ሒዙ ገጹ ዝተሸፈነ ዕጡቕ ሰብ ጉንበት 16994 ኣብ ሓደ ማእከል ዕዳጋ ካብ ከተማ ሲኔማ ኣታዊታት ካብ ዝርከብ ሲኔማ ኣታዊታት ገንዘብ ድሕሪ ምእካቦም ንኽልተ ሰራሕተኛታት ሓለዋ ኣርማጋርድ ተኽሲ ከፊትሎም። እቲ ዝሃድም ዝነበረ ዕጡቕ ድሕሪኡ ንሓደ ዝተኸተሎ ሓላፍ መንገዲ እውን ተኪስሉ። መርማሪ ፖሊስ ዲቴክቲቭ ኢንስፔክተር ኣዳም ቲሊ ሰንበት ከምዚ ገለጾ ፖሊስ ነዚ መርመራ ዳግማይ ዝኸፍቶ ዘሎ ሓድሽ ሓበሬታ ድሕሪ ምርካቡ እዩ። ነቲ ዕጡቕ ሰብ ፈልዩ ንምርካብ ሓገዝ ካብ ህዝቢ ክረክብ ምሕፅንታ ይቕርባ ኣሎ።
5: I can't go into the exact quantity of the amount of cash that was stolen on this
1: ኣብቲ ፍጻሜ ናብዚ ተሰርቀ ልክዕ መጠን ጥረ ገንዘብ ከኣቱ ይኮንኩን ብዙሕ ነይሩ። ሓደ ሰብ ናብ ገዝኡ ዓብዪ መጠን ዘለዎ ጥረ ገንዘብ ሒዙ ናብ ገዝኡ ክምለስ ከቢድ እዩ ክትገልጾ። ኣብ ርእሲኡ ከምዚ ዓይነት ፍጻመ ነቲ በደል ዝፈጸመ ወዲ ተባዕታይ ሰዓት 11:40 ቅድሚ ቐትሪ ኣብ ማእከል ዕዳጋ ቻድስተን ን3 ሰባት ክትኩሰሎም ዓብዪ ነገር እዩ። እንታይ ተፈጺሙ ክፈልጡ ዝኽእሉ ሰባት ኣብቲ ማሕበረሰብ ይህልው እዮም። ምዚ ዝተኣሳሰር ሓበሬታ ዝህልዎም ምስቲ በደል ዝፈጸመ ምትእስሳር ዘለዎም ሰባት ይህልው እዮም። ፕሬዚደንት ትራምፕ ኣብ መቕጻልቶም ናይ መጻኢ ውዕላት ኣጽዋር ኣይወሰንኩን ኢሉ ድሕሪ ምዝራቡ ታይዋን ንቕጻልነት መሸጣቶም መሳርሒታት ኲናት ብሕቡራት መንግስታት ኣሜሪካ ተኸላኺላትሉ። ሚስተር ትራምፕ ነዚ ርእይቱ ዝሃበ ድሕሪ ዝርርብ ምስ ፕሬዚደንት ቻይና ሺ ጂንፒንግ ኣብ ቤጂንግ እዩ። ቻይና ንታይዋን ናተያ ትብላ ኣብ ከባቢታ ደሴ ድማ ወታደራዊ ንጥፈታታ ኣዛይዳቶም ኣላ። ዩናይትድ ስቴትስ ኣብ ትሕቲ ዓንቀጽ ሕጊ ታይዋን ሪሌሽንስ ኣክት እታ ዝዓበየት ደጋፊት ታይዋን ኮይና ጸኒሓላ። ኣፈኛ ፕሬዚደንት ታይዋን ካረን ክዎ ቤጂንግ ቀንዲ ምንጪ ዘይምርግጋእ ኣብቲ ዞባያ ትብል
6: We thank President Trump for his continued support.
1: ካብ ቀዳማይ እብረ ስልጣኑ ኣትሒዙ ንደገፉ ኣብ ጸጥታ ወሽመጥ ታይዋን ንፕሬዚደንት ትራምፕ ነመስግኖ። ነቲ ኣቓልቦ ናይ ደገ ስሒቡ ዘሎ ጉዳይ መሸጣታት ኣጽዋር ንዝምልከት ግን ቻይና ወታደራዊ ስጋኣታት ተጋድዶ ምዃና ብዅሉ ፍሉጥ እዩ። እዚ ጥራዩ ኣብቲ መጻቦ ታይዋንን ዞባ ኢንዶ ፓሲፊክን ምንጪ ዘይምርድዳእ። መጥቃዕቲ ድሮን ኣብ ልዕሊ ሓደ ኒክሌራዊ መምንጨዊ ፀዓት ኣብ ሕቡራት ኢማራት ዓረብ ተፈጺሙ ባርዕ ሃዊ ክፈጥር እንከሎ ንፅገት ጨረር

ኣይተኸሰትን ስዑድ ዓረብ ካብ ዒራቅ ዝተፈነዋ ሰለስተ ድሮናት ሓሪመ ኣውዲቐ የን ትብል ሕቡራት ኢማራት ዓረብ ድማ ነቲ መጥቃዕቲ ትምርምሮ ከም ዘላን መልሲ ናይ ምሃብ መሰል ከም ዘለዋን ብምግላጽ ነቲ ኩነታት ሓደገኛ ዕርገት እዩ ኢላቶ ስዑድ ዓረብ እውን መልሲ ክህብ የ ኢላ ፈኪራኣላ ኣብዝሓለፉ ሰሙናት ኢራን ንወተሃደራዊ መደበራት ዩኤስ ዘዕቁባ ኢማራት ዓረብን ካልኦት ሃገራት ወሽመጥን ብተደጋጋሚ ዒላማ ገይራተን እያ እቶም መጥቃዕትታት ኣብዝተጋደድሉ ፕሬዚደንት ዩኤስ ዶናልድ ትራምፕን ኢራን ቀልጢፋ ክትስጉም ወይ ሳዕቤናት ክወርዳ መጠንቀቕታ ሂቡ ወተሃደራዊ ኣማራፂታት ንምዝታይ ምስ ኣማኸርቲ ሃገራዊ ፀጥቱ ፅባሕ ስሉስ ክረኸብ እዩ ኣምባሳደር ኣውስትራልያ ኣብ ኔዘርላንድስ ምሶም ብለበዳቲ ቀታሊ ዝኾነ ሃንታ ቫይረስ ተጠቂዓ ካብ ዝነበረት መዛወሪት መርከብ ዝገዓዙ ኣውስትራልያውያን ተራኺቡ ዶክተር ግሬግ ፍሬንች ሕክምናዊ ፕሮቶኮላት ብምኽባር ነቶም ሰባት ካብ ርሑቕ ንኣሓፂር ግዜ ኣዘራሪብዎም ኣርባዕተ ኣውስትራልያውያን ሓደ ቀዋሚ መንበሪ ፍቓድ ዘለዎን ሓደ ኒውዚላንዳውን ጉዕዞኦም ናብ ኣውስትራልያ ቅድሚ ምቕጻሎም ሕጂ ኣብ ሓደ ኣብ ኔዘርላንድ ዝርከብ መባእታዊ መወሸቢ ቦታ ይርከቡ ሚኒስተር ጥዕና ማርክ ባትለር እቶም ሰባት ጸገሞም ብዘይገድስ ኣብ ጽቡቕ መንፈስ ይርከቡ ይብል ኣብ ዜናታት ስፖርት ኸ ተወሳኺ ግዜ ተዋሂብዎም 8 ደቂቕ ምስ ተጻወቱ ደገፍቲ ስኮትላንዳዊት ጋንታ ሰልቲክ ንሜዳ ሰልቲክ ፓርክ ምስ ወረርዎ ናይ መወዳእታ ህሞታት ግጥም ሰልቲክ ኣንጻር ሃርትስ ናብ ሕንፍሽፍሽ ኣትዮም ሰልቲክ ንጽዋዕ ስኮትሽ ፕሪምየር ሊግ ኣብ ሞት ሰዓታት ናይዚ ወቕቲ ዝሓለፈ ቐዳም ካብ ኢድ ሃርትስ መንዚዖም ወሲዶማ ክልተ ሽቶታት ግጥም ኣብ ምዝዛሙ ኣመዝጊቦም ነታ ካብ ግላስጎው ዝኾነት ጋንታ 3-1 ክትዕወትን ኣብ ዝሓለፉ 15 ዓመታት መበል 14 ጽዋዓ ክትወስድን ገይሮም ኣለዉ ደገፍቲ ሰልቲክ ናይ መወዳእታ ፋጻ ቅድሚ ምንፋሓ ንሜዳ ወሪዶም ንተጻወትታ ካብ ከተማ ኤድምራ ዝኾነት መጋጥምታ ድማ ኣጥቂዖሞምን ኣጋፊዖሞምን ተባሂሉ ተጸብጺቡሎ ኣባላት ኣባል ሃገራዊት ጋንታ ኣውስትራልያ ሶከርስ ክኸውን ተስፋ ዘለዎ ካም ደቭሊንን ደቂ ጋንቱኡ ኣብ ጋንታ ሃርትስን ካብቲ ሜዳ ብቕልጡፍ ክወፁን ናብቲ ገለርያ ክውሰዱን ተገይሩ ካብቲ ስታድየም ድማ ዕጥቆም ከይቀየሩ ክወፁ ተገዲዶም እቲ ኩነታት ዘሕፍር መዓልቲ ንኩዕሶ እግሪ ስኮትላንድ ተባሂሉ ክስየም እንከሎ ደገፍቲ ሰልቲ ግን ቅሩብ እውን እንተኾነ ዝተሰከፉ ኣይመስልን እዚ በቃ እቲ ዝበለፀ መዛዘሚ እዩ ካብ ነዊሕ ክንፅበዮ ዝጸናሕናዩ ክንደይ ዝኸፍእ ወቕቲ እዩ ነይሩ ኣብ ፕሪምየር ሊግ ዌስትሃም 14 ዓመታት ኣብ ፕሪምየር ሊግ ዓዲ እንግሊዝ ዝጸንሐትሉ እዋን ዳርጋ ዘብቅዐ ይመስል እዛ ካብ ለንደን ዝኾነት ጋንታ ሰንበት ብኒውካስል 3-1 ተሳዒራ ኣብ ዞና ምምላስ ታሕተዋይ ዲቪዥን ሬሊጌሽን ዞን ክትጸንሕ ተገዲዳኣላ ናይ መወዳእታ ግጥማ ዝመጽእ ሰንበት ኣብ ኦሎምፒክ ስታድየም ሜዳ ኣንጻር ሊድስ ዩናይትድ ክትገጥም እያ ዌስትሃም ሶሉስ ቶተንሃም ንቸልሲ እንተስዒራታ ምውራዳ ርጉፅ ክኸውን እዩ ኣቐዲሙ ሓለቓ ጋንታ ማንቸስተር ዩናይትድ ፖርቱጋላዊ ብሩኖ ፈርናንደስ ማዕረ ክብሮ ወሰን ዝኾነ 20 ሓገዛት ንሽቶታት ወይ ኣሲስትስ ድሕሪ ምሃቡ ዩናይትድ ንኖቲንግሃም ፎረስት 3-2 ክትስዕራ ሓጊዙ ማንቸስተር ኣንጻር ብራይተን ኣብ ዝህልዋ ናይ መወዳእታ ግጥም ነቲ ክብሮ ወሰን ናይ በይኑ ክገብሮ ዕድል ክህልዎ እዩ ሎሚ ሓደ ናይ ኣውስትራልያ ዶላር 71.28 ሳንቲም ኣሜሪካን ዶላር 53.53 ሳንቲም ፓውንድን 61.35 ሳንቲም ዩሮን ይሽረፍ ናይ ሎሚ ትንቢት ኩነታት ኣየር ምስ ንምልከት ድማ ፐርዝ ብኸፊል ደባን ክኸውን ዝለዕለ 23 ዲግሪ ሴንቲግሬድ ኣደላይድ ሓደ ወይ 2 ግዜ ክኻፍ እዩ ዝለዕለ 19 ሜልበን ካፋታት ክህልው እዮም ዝለዕለ 17 ካምቤራ ሓደ ወይ 2 ግዜ ክኻፍ እዩ ዝለዕለ 17 ሲድኒ ብኸፊል ደባን ዝለዕለ 23 ብሪዝበን ካፋታት ክህልው እዮም ዝለዕለ 23 ኣስመራ ብሩህ ፀሓይ ክኸውን ዝለዕለ 28 ኣዲስ ኣበባ ብኸፊል ብሩህ ፀሓይ ዝለዕለ 27 መቐለ ድማ ደባን ክኸውን ዝለዕለ 28 እዚ ካብ ከተማ ሜልበን ኣውስትራልያ ዝፍኖ ሬድዮ ስቤስ መደብ ትግርኛ እዩ ዜና ኣብዚ ተፈጺሙሎ ምስዝተረፉ መደባትና ምሳና ክጸንሑ ደጊመ ይዕድም

0: That dream of, you know, purchasing investment property.
1: እቲ ንስድራ ቤተይ ኣብ ሲድኒ ኒው ሳውት ዌልስ ከስፍሮም ሓደ ናይ ወፍሪ ኣባይቲ ናይ ምግዛእ ሕልመይ ምናልባት ድሕሪ ደጊም ኣይክኸውን እዩ። ኣሌክሳንደር ሕጂ ምልስ ኢሉ ዝያዳ ምስ ዓቕሙ ዝኸዱ ኣማራፂታት ኣብ ካልኦት ግዛኣታት ይሓስብ ኣሎ። ነቲ ናይ ብርኪ ወፍሩ ብዝምልከት ድማ ብምኽንያት ምስራዝ ምቕናስ ግብሪ ኣብ መክሰባት ርእሰማል ወይ ካፒታል ጌንስ ታክስ ዲስካውንት እቲ ዕዳጋ ተቐይሩ እዩ ይብል። እቶም ዓበይቲ ወለዶ ረብሓታት መክሰባት ርእሰማል ኔጌቲቭ ጊሪንግን ነይርዎም እዩ። ንዑ ተጠቒሞም እዮም ድማ ሃብቶም ካህንፁ ዝኽኣሉ። ናትና ምክዕባት ወይ ምህናፅ ሃብቲ ግን ንመጻኢ እንታይ ክመስል እዩ? መን ይፈልጥ? ረንት ቨስቲንግ ኣብቲ መሳልል ኣባይቲ ክድይቡ ብምባል ኣብቶም ዝያዳ ዓቕሞም ዝኾኑ ዕዳጋታት ኣባይቲ ብምግዛእ ንሶም ግን ተኻርዮም ክነብሩ ንዝመረፁ ሰባት ዝወሃብ ስም እዩ። ኒኮላ ፓወል ሓላፊት ምርምርን ቁጠባን ኣብ ትካል ዶሜይን እቶም ምትዕርራያት ኣብ ግብሪ ነቶም ሃብቲ ከኻዕብቱ ወይ ከሃንፁ ዝፍትኑ ረንት ቨስተርስን ካልኦት መንስያትን ናይ መጻኢ ረኣዮም ቀይርዎ እዩ ትብል።
2: We've seen the younger generation take different
1: ነቲ መንሰይ ወለዶ ሃብቲ ንኽሃንፅ ወይ ከኸዕብትን ናብ ዕዳጋ ኣባይቲ ክኣቱን ዝተፈለየ መንገዲ ክወስድ ርኢናዮ ኣለና። እዞም ዝተፈልዩ መንገድታት ድማ ረንት ቨስቲንግ እዮም። ካብቲ ልዑል መጠን ዋጋ ኣብ ገለ ካብቶም ቀንዲ ዋና ከተማታትና ዝተፈጥሩን መንሰያት ወለዶ ድማ ናብ ዋንነት ኣባይቲ ዝወስድዎም መንገድታት ንምህናፅ ብምፍታሕ ኖምን እዩ። እንተኾነ ግን እዚ ብተወሳኺ ምውሳኽ ኣብ ኢኤፍቲኤስ ዘውፍሩ ሰባት እውን ርእዩ ኣሎ። ከምቲ ዝጠቐስካዮ ኣብ ብርክታት ሃብቶም መታንክዕብ እዩ ነታ ቀዳመይቲ ኣባይቲ ንምግዛእ ትሕጃ መታንክ ረኽቡ። ኣብ መወዳቱ ንዕኦም ሕጂ ከምኡ ክገብሩ ዝኸበደ ክኸውን እዩ። ምኽንያቱ እቶም ምቅያራት ኣብ ሲጂቲ ኣብ ካፒታል ጌንስ ታክስ ንኹሉ ነገር ስለ ዝጸልዎ። እንተኾነ ግን ቲም ሎውለስ ዋና ኣካየዲ መጽናዕቲ ክፍሊ ኮታሊቲስ ኤስያ ፓሲፊክ ኣሃዛት ለቓሕ ዘመልክትዎ ረንት ቨስቲንግ ብተዛማዲ ውሑዳት ጥራይ ዝጥቀምሉ ስትራቴጂ ወይ ሜላ ኮይኑ ከም ዘሎ እዩ ይብል። ገለ ኣሃዛት ኣለው ኣብዚ ካብ ኤቢኤስ ኣብ ረርብዒ ዓመት ዘውፅዎም ንለቕሓት ዝምልከቱ ኣሃዛት። ናቱ ክፋል ኣሃዛት እውን ኣሎ ናይ ፈለማ ወይ ቀዳማይ ኣባይቶም ዝገዙ ሰባት ከም ኣውፈርቲ ዘመልክት። ከባቢ 5.6 ጥራዮም ካብ ኩሎም ቀዳማይ ኣባይቶም ዝገዙ ንዘይነብሩሉ ኣባይቲ ኢሎም ዝደልይዎ ለቓሕ ዝወስዱ። ኣብ ሓደ ኣወንታዊ ዜና ንሸመቲ ናይ ፈለማ ኣባይቲ ፓወል እዞም ምትዕርራያት ቀረጽ ኣብ ስሩሓት ኣባይቲ ንዝህሉ ውድድር ካብ ኣውፈርቲ ክቕንስዎ ይኽእሉ እዮም፣ ንመነሰያት ድማ ናብቲ ዕዳጋ ካኣት ቀሊል ይገብሮ ትብል። እንተኾነ ግን ንሳ እዚ ዋጋ ንተኻረይቲ ከጋድዶ ይኽእል እዩ ክትብል ትውስኽ። ንሕና ምናልባት መን እዩ እቲ ወናኒ ዝኸውን ወይ ዝውንን ክቕየር ክጅምር ክንርዮ ኢና። ልዑል ተሳትፎ ካብ ሸመቲ ወይ ከዓ ናይ ፈለማ ኣባይቶም ዝገዝኡ ክንርኢ ኢና። እንተኾነ ግን ኣብቲ ዕዳጋ ገዛ ኸራይ ዝተረፉ ክስምዖም እዩ። እዚኦም ድማ እቶም ዕድላት ምግዛእ ኣባይቲ ዘይተፈጥረሎም ትሑት ኣታዊ ዘለዎም ስድራ ቤታት ክኾኑ እዮም። ሓደስቲ ኣተውቲ ናብቲ ቦታታት ክራይ ካብ ናይ ስድራ ቤቶም ኣባይቲ ዝወፁ ዘለዉ ድዮም ወይስ ናይ ባዕሎም መንገዲ ዝፀርጉ ዘለዉ ወይ ድማ ሓደስቲ መጻእቲ ናብ ኣውስትራልያ ክኾኑ ይኽእሉ። ስለዚ ኣነ እቲ ግድል ኣብዚ እዩ ዘሎ። ተሕጃ ከዋህልሉ ዝፍትኑ ዘለዉ ተኻረይቲ ኣብ ትሕቲ እዚ ፀቕጢ ልዑላት ክራያት ብዓብዪ መጠን ክህሰዩ ወይ ክብድ እዮም። ትንበያ ወይ ከዓ ሞዴሊን መንግስቲ ዘመልክቶ እዞም ለውጥታት ኣብ ግብሪ ንዕቤት ዋጋታት ኣባይቲ ብኸባቢ 200 ዓመታዊ ከዝሕልዎ ምዃኖም እዩ። ነቶም ብብዝሒ ዝረኣዩ ክራያት ሚድያን ረንት ድማ ብ$2 ኣብ ሰሙን ጥራይ ይውስኾም። እንተኾነ ግን ፓወል እዚ ዝለዓለ ጽልዋ ክህልዎ ምዃን እያ ትግምት። ከም ሓደ ኣብነት ድማ ናብ ኒውዚላንድ ተመልክት። እቲ መንግስቶም ኣብ 2021 ንኣውፈርቲ ኣብ መንበሪ ኣባይቲ ዝቑረጽሎም ግብርታት ብዓብዪ መጠን ዝቐነሱ ምትዕርራያት ወይ ለውጥታታታት እዩ። እቲ ፖሊሲ ግን ድሕሪ ምቕያር መንግስቲ ተቐልቢሱ ወይ ተኣልዩ።
2: ከም
1: ውፅኢቱ ዋጋታት ገዛ ኸራይ ብዓብዪ መጠን ወሰኸርዮም ከምቲ ዓብየኑ ድማ ነቶም ዝገበርዎም ለውጥታት መሊሶሞምን ኔጌቲቭ ጊሪንግ ዳግማይ ኣተኣታትዮምን ስለዚ ኣነ እቲ ጽልዋህ ኣብ ልዕሊ መጠናት ክራይ ዓብዪ ክኸውን ምዃኑ ክሕብረና ዝኽእል ነዊሕ ከይከድና ክንመሃረሎም ንኽእል ኣስተምህሮታት ዘለዉ ይመስለኒ መንግስቲ ድማ በዚ ልክዕ ክህሉ ተስፋ ገብር ኣብቲ $2 ኣብ ሰሙን ጥራይ ዘለዎ ግን ኣነ ጽልዋታት ኣብ ልዕሊ ክራያት ካብዚ ንላዕሊ ኣዝዮም ዝለዓሉ ክኾኑ ምዃኖም ይግምት ነይት ፔድሮቲ ወዲ 29 ዓመት ኣብ ኣይቲ ክውንን ብምባል እናዋህለለ ምስ ሕፂቱ ኣብ ሜልበርን ተኻርዩ ዝነብር ዘሎ እዩ ተኽእሎታት ምውሳኽ ኣብ ገዛ ኸራይ ኣለው ኢሉ እንተኣመነ እኳ በቶም መንግስቲ ኣብቲ ባጀት ዝወሰዶም ስጉምትታት ግን ተተባቢዕ እዩ ኣብ መንጎ ከማይ ዝኣመሰሉ ሰባት ናብቲ ዕዳጋ ክኣትዉ ዝፍትኑ ዘለውን እቶም ምናልባት ሳልሳይ ራብዓይ ወይ ሓምሻይ ኣባይቶም ዝገዝኡን ነቲ መዋዳደሪ ቦታ ቁሩብ ማዕረ ክኸውን ይገብሮ ንሱ ንምርግጋእ ክፍሊታት ገዛ ኸራይ ኣብ ዝምልከት እቲ ግዛታዊ መንግስቲ ዝያዳ ሓላፍነት ክወስድ ተስፋ ይገብር ኣካሬትን ወነንትን ክንደይ ክውስኹ ይኽእሉ ደረት ምግባር ንሸመቲ ናይ ፈለማ ኣባይቶም እዞም ለውጥታት ውድድራት ንስራሓት ኣባይቲ ክቕንስዎ ይኽእሉ እዮም እንተኾነ ግን ንሓደስቲ ኣባይቲ ረብሓታት ኔጌቲቭ ጊሪንግ ወይ ኔጌቲቭ ጊሪንግ ቤነፊትስ ምስ ምህላው እዚ ነቶም ኣውፈርቲ ናብቶም ዕዳጋታት ክውሕዙ ወይ ክግዕዙ ክገብር ይኽእል እዩ ስለዚ እቶም ለውጥታት ባጀት ፀቕጢ ኣብ ልዕሊ እቶም ፈለሞም ኣባይቲ ዝገዙ ሰባት ንታሕቲ ክወርድ ተባሂሉ እንተተወጠነ እኳ ለውለስ ምስ ዝያዳ ኣውፈርቲ ሕጂ ክወዳደሩሎም ዝግደድሎም ዘለዉ ቦታታት ዝኾኑ ሓደስቲ ኣባይቲ ኣብቶም ውፅእ ዝበሉ መንበሪ ከባቢታት ከተማታት ምፍሕፋሕ ዝፍጠረሎም ቦታታት ክኾኑ ይኽእሉ እዮም ትብል ንኸም በዓል ኣሌክሳንደር ዝኣመሰሉ ወነንቲ ኣባይቲ ክኾኑ ድሌት ዘለዎም እቲ መጻኢ እንታይ ሒዙሎም ኣሎ ክትንቢ ብጣዕሚ ከቢድ እዩ ከምዝመስለኒ ሕጂ ንዓይ ኣብ ዝመፁ ሒደ ተዋርሕ ናይ ወፍሪ ኣባይቲ ክገዝእ ድየ ምናልባት ኣይመስለንን እቲ ዝበለፀ ስጉምቲ ንዓይ ሕጂ ህድእ ወይ ከዓ ምልስ ክብል እሞ እቲ ዕዳጋ ከመይ ዝተዓራረሎ ክርኢ እቲ ሓድሽ ቦርድ እንታይ ይመስል ምምልካትን ካብኡ ምብጋስን እዩ ክቡራት ሰማዕትና ጀነራል ስብሓተ ፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ወጥሪ ትግራይ ብዘተ ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪካን ምፅውዖም ኤርትራን ግብፅን ኣብ ወደብን መጓዓዝያ ባሕርን ስምምዕ ምኽታመንን ቦርድ መረፃ ኢትዮጵያ ተወሳኺ 10 ቢልዮን ብር በጀት ምሕታቱን ንሎሚ ንፅብፅቦም ዜናታት እዮም ናብኡ ናብ ዝርዝሮም ከስግረኩም እየ
3: ሰላም ጥዕና ሃበልና ከመይ ቀኒኹም ክቡራት ተኸታተልቲ ስቢስ ትግርኛ ነሰዓት ተዳለዉ ዜናታት እንሆ ፍለማረስታቶም ከነቐድም ኤርትራዊ ጀነራል ስብሓት ኤፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ተሓቢሩ ወጥሪ ትግራይ ብድርድር ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪካን ፀዊዖም ኤርትራን ግብፅን ኣብ ወደብን ናይ ባሕሪ ትራንስፖርትን ስምምዕ ከቲመን ቦርድ መረፃ ኢትዮጵያ ተወሳኺ 10 ቢልዮን ብር በጀት ከም ዝሓተተ ተሓቢሩ ዝብሉ ነሰዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም ኤርትራዊ ጀነራል ስብሓት ኤፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ተሓቢሩ ንነዊሕ እዋን ካብ ዓይኒ ህዝቢ ተኸዊሉ ዝፀንሐ ኤርትራዊ ጀነራል ስብሓት ኤፍሬም ተመሊሱ ተባሂሉ ኣሎ እቲ ጀነራል ድሕሪ ነዊሕ እዋን ሕማም ሕጂ ሙሉእ ብምሉእ ሓውዩ ኣብ ፅቡቅ ኩነታት ጥዕና ይርከብ ክብሉ ናይ ኣስመራ ምንጭታት ገሊፆም ኣለዉ ወጥሪ ትግራይ ብልዝብን ብሰላምን ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪካን ፀዊዖም ሕብረት ኣፍሪካን ውድብ ሕቡራት ሃገራትን ናብ መንጎ መንግስቲ ኢትዮጵያን ፖለቲካዊ መራሕቲ ትግራይን ዝረአ ዘሎ ዘይምርዳእ ከም ዘሻቅሎም ብምግላፅ ክልቲኦም ወገናት ፍልልዮም ብሰላማዊ መገዲ ንምፍታሕ ኣብ ስምምዕ ፕሪቶርያ ዝተቐመጡ መሰረታዊ ስምምዕ ክጥቀሙ ፅኑዕ መተሓሳስቢ ኣመሓላሊፎም ኣለው እዚ ፃውዒ ዝቐረበ ኣቦ ወንበር ኮሚሽን ሕብረት ኣፍሪካ መሓመድ ዓሊ ዮስፍን ናይ ስራሕ ዘመኑ ዘጠቓለል ዘለዋና ፀሓፍ ውድብ ሕቡራት ሃገራት ኣንቶኒ ጉተሬዝን ኣብ ኣዲስ ኣበባ ብዘካየድዎ መበል 10ይ ኣህበራዊ ዓመታዊ ጉባኤ እዩ ክልቲኦም መራሕቲ ድሕሪ እቲ ኣኸባብ ዘውፅዎ መግለፂ ኣብ ትግራይ ዳግማ ዘንፀላሉ ዘሎ ወጥሪ ናብ ዘሸቐል ብርኪ ከም ዝበፅሐ መልኪቶም መብሪ ሂቦም ኣለው ኣብዚ ጉዳይ ቅርና ኣፍሪካ ድሂቦም መግለፂ ዝሃቡ ሃገራት ኣንቶኒ ጉተሬዝን ኣቦ ወንበር ኮሚሽን ሕብረት ኣፍሪካ محمد علي يوسفون اتبم عدار كل تجين شان كل التنس تفرمه وعلى بريتوريا ملوك بملوك تجبر كم زلوا سميرا معلو بتوس صخيب سنكو على بريتوريا زي مفتصامو عمون جوه كرازوا مبرا أفريقيا زلوا زي مرد أهل ما شاء الله بمجلس كرتيوم جنات

0: ሕብረት ኣፍሪካን ውድብ ሕብራት ሃገራትን ዓለም ለኻዊ ትካላት ቀለውላዊ ቅድሚ ምኽሳቶም ብውህደት ንምክልኻል ዘካይድዎ ፃዕሪ ንምሕያል ተሰማሚዖም ነቲ ንኽልተ ዓመት ዝቐጸለ ኣዕናዊ ኩናት ዘብቅዐ ስምምዕ ፕሪቶርያ ፈረምቲ ዝኾኑ ወገናት ይርክቦም ኣብዝሓለፉ ክልተ ዓመታት ብከቢድ እናተበላሸቦም ምምፅ እውን ኣዘኻኺሮም ኣለዉ እናገደደ ዝኸይድ ዘሎ ውጥረትን ዘይምርዳእን ንማሕበረሰብ ዓለም ዳግማይ ኣብ ስጋኣታዊ ሊኦ ይርከብ ክብሉ እውን ኣጠንቂቖም ኣለዉ ኤርትራን ግብፅን ኣብ ወደብን ናይ ባሕሪ ትራንስፖርትን ስምምዕ ከቲመን ኤርትራን ግብፅን ኣብ ኣስመራ ሓበራዊ መስመረ መራኸብን ምምዕባልን ምትእሳር ወደባት ኣብ ቀይሕ ባሕርን ንምሕያል ወግዓዊ ስምምዕ ምትሕባር መጓዓዝያ ባሕሪ ከም ዝፈረማ ማዕከናት ዜና ክልቴን ሃገራት ገሊፀን ኣለዋ እቲ ምፍርራም ፕረዚደንት ስያስ ኣፈወርቂ ኣብ ዝተረኸበሉ መቐበሊ ኣጋይሽ ደንደን እዩ ተኻይዱ ስምምዕ ብሚኒስትሪ መጓዓዝያ መራኸብታት ኤርትራ ብርሃነ ተስፋ ስላሰን ሚኒስትሪ ትራንስፖርት ግብፂ ሌተናል ጀነራል ካሚል ኣልወዚርን ዝተኸተመ እዩ እዚ ድማ ኣካል ናይቲ ሚኒስትሪ ጉዳይ ወፃኢ ግብፂ በድር ዓብደልዓቲ ናብ ኣስመራ ዝተጓዓዘን ኣካየዲ ስራሕ ብፅላታት መጓዓዝያ ፀዓትን ዕድናን ስራሕ ኩባንያታት እውን ዋና ኣካየዲ ስራሕ ዘጠቓለለ ላዕለዋይ ልኡክ ግብፂ ዘካየድዎ ውዕደት እዩ ንምፋረቕ ዝሓለፈ መያዝያ ኣብ ግብፂ ምብዛሕ ዘካየደ ሓላፊ ቁጠባዊ ጉዳያት ግደፍ ሓጎስ ግብሪ ህወት ዝመርሖ ልኡክ ኤርትራ ምስ ግብፃውያን ሚኒስትራት ወፃኢ ወፍሪ ንግድን ኢንዳስትሪን መጓዓዝያ ኤሌክትሪክሲትን ፀዓትን ሕርሻን መሬትን ከምኡን ሓለፍቲ ትካላት ባንክን መድሃኒትን ተራኺቡ ከም ዝተዘራረበ ዝዝከር እዩ ሚኒስትሪ ዓብዱልፋጢ ኣብቲ ምስ ፕረዚደንት ስያስ ኣፈወርቂ ዝነበሮ ዝርርብ ካይሮ ንላዕላውነትን ግዛኣታዊ ሓድነትን ኤርትራ ዘለዋ ደገፍ ደጊሙ ኣረጋጊፁ ኣሎ ፕረዚደንት ስያስ ኣፈወርቂ ብወገኑ ኤርትራ ምስ ኩባንያታት ግብፂ ኣብ ፅላታት ፀዓታት መጓዓዝያን ዕድናን ሓበራዊ ልምዓታዊ ፕሮጀክትታት ክሰርሕ ደልቱ ምዃና ገሊጹ ኣሎ ክልቲኦም ሚኒስትራት ጉዳያት ወፃኢ እውን ዘበይኖም ዝርብ ከም ዘካየድ ዝተዘረኸበ ሓበሬታ ኣመልኪቱ ኣሎ ሚኒስትሪ ጉዳይ ወፃኢ ኤርትራ ዑስማን ሳልሕ ኣብ ቅርና ኣፍሪካ ተሃዋሲ ዞባዊ ምዕባለ ዝበሎ ኣብ ግምት ብምእታው እቲ ዑደት ትርጉም ዘለዎ ምዃኑ ኣነፂሩ ኣሎ ቦርድ መረፃ ኢትዮጵያ ተወሳኺ 10 ቢልዮን ብር በጀት ሓቲቱ ቦርድ መረፃ ኢትዮጵያ ክልተ ሰሙን ዝተረፉ ሓፈሻዊ መረፃ ዝኸውን ተወሳኺ 10 ቢልዮን ብር በጀት ከም ዝሓተተ ተሰሚዑ ኣሎ እቲ ቦርድ ነዚ ተወሳኺ በጀት ዝሓተተ ቅድሚ ሒደት መዓልትታት ንቀዋሚ ኮሚቴ ትልሚ ባጀትን ፋይናንስን ባይ ተወከልቲ ህዝቢ ኢትዮጵያ ፀብጻብ ኣብ ዘቕረበሉ ምዃኑ ጋዜጣ ሪፖርተር ፀብፂቡ ኣሎ እዚ ናይ ተወሳኺ ባጀት ሕቶ ተቐባልለን ተረኺቡ ጠቕላላ ባጀት ናይቲ ቦርድ ናብ 20 ቢልዮን ብር ክብክብል ምዃኑ ተሓቢሩ ኣሎ እቲ ቦርድ ተወሳኺ ባጀት ዝሓተተሉ ምክንያት ኣብ ገለ ከባብታት ኢትዮጵያ ብሰንኪ ፀገማት ፀጥታ ውፅኢት ምርጫ ክልዓሉ ዝኽእሉ ግጭታትን ሓደጋታትን ስለ ዘሎ እቲ ናይ ግንቦት መረፃ ከይካየድ ይኽእል እዩ ክብል ስግኣት ከም ዘሎ ብምምልካት ነዚ ንምሕላፍ ከም ዝኾነ እዩ እቲ ፀብጻብ ኣመልኪቱ ዘሎ እቲ ቦርድ ፀብጻብ ኣብ ዘቕረበሉ ናይ ተቃዋሚ ኮሚቴ ኣኼባ ውልቃዊ መራኸቢ ሓፋሽ ከይርከባ ተኸልኪለን ከም ዝነበረ እውን ኣብቲ ፀብጻብ ተጠቒሱ ኣሎ
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
3: ብዛዕባ ዓለምናን ህዝባን ብፍሉይ ኣብ ስbs ዴትላይን ሰሉስ ሰዓት 9 ፍርቓን ኣብ ስbs ወይ ድማ ኣብ ኦን ዲማንድ ይቐርብ
4: sbs.com.au/ትግርኛ ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን እዋናዊ ዜናታት ዛዕባታትን መዘናግዒታትን ኣብ sbs.com.au/ትግርኛ ርኸቡ sbs ትግርኛ ምስማዕ ኣጊብኩምሉ ዶ ኣብ ፌስቡክና ኣቲኹም እቲ ዝርርብ ቀጽልዎ ሓሳብኩም ኣካፍሉን ላይክ ግበሩናን sbs ትግርኛ ኣብ ፌስቡክ
5: ኣብ መላእቲ ብዓብዩ ናይ ክብሪ ዋዕላ ዝነበረ ሚዛን ሓይሊ ኣብ መንጎቶም ክልተ መራሕቲ ይቕየር ምህላው ዘርእዩ ገለ ምልክታት ነይሮም ፕሬዚደንት ዩናይትድ ስቴትስ ዶናልድ ትራምፕ ዝዓበየ ዋዕላ ኢሉ ንኢድዎ ኣብ ክውንነት ግን እቲ ናይ ትሕቲ 48 ብልጭልጭ ዝበዝሖ ሰዓታት

ኣብ ቻይና ሒደት ውፅኢታት ጥራዮም ኣምፅኦም ዝኾነ ውፅኢት ክህሉ ዝነበሩ ትፅቢታት ኩሉ ግዜ ትሑታት እዮም ነይሮም። እንተኾነ ግን ኣብቲ ልዑል ኣገዳስነት ዝነበሮ ዋዕላ ዝረኣናዮ ንዝምድና ዩኤስ ቻይና ንዝመፅእ ኣዋርሕን ዓመታትን ክቐርፆ እዩ። ካብቶም ኣብኡ ዝተምሃርናይ ምንባር እዞም ዝስዕቡ ይርከብዎም። ቻይና ንሰሙናት ኣብዚ ዋዕላ ታይዋን እታ ዝለዓለት ቀዳምነት ክትከውን ምዃና ከተንፍት ጸኒሐ እያ። ኩነታት እታ ደሴት ኩሉ ግዜ መጋጨዊ ነጥቢ ኣብ መንጎ መንግስታት ዩኤስን ቻይናን ምስኮን እዮም። ቻይና ንታይዋን ኣብ መወዳቱ ኣብ ትሕቲ ቁፅፅር ክትኣቱ ዝኾነት ኣብዚ እዋን በዕላት መሓደር ክፍሊ ሃገር ወይ ዞባ እያ እያ ትብል። ሕቡራት መንግስታት ኣሜሪካ ድማ ነቲ ቻይና ትብሎ ከይከውን ንምክልኻል ካብ ነዊሓት ሒዛ እታ ብንፅል ዝለዓለት ኣቕራቢት መሳርሒታት ኩናት ንታይዋን ኮይና ጸኒሓ እያ። ኣብዚ ሰሙን እዚ ግን ነዚ ፕሬዚደንት ቻይና ሺ ጂንፒንግ ሓደ ስጉምቲ ኪንዩ ወሲድዎ። ካብ ሕጂ ንድሓር እቲ ዝለዓለ ኣገዳሲ ረቑሒ ኣብ ዝምድና ዩኤስ ቻይና እቲ ከመይ ጌይራ ዩኤስ ምስ ታይዋን ትራኸብ ወይ ነቲ ዝምድና ትሕዞ ዝብል እዩ ክብል ብግልፅን ብንፅርን ገሊጹ። ሕቶ ታይዋን እቲ ኣዝዩ ኣገዳሲ ጉዳይ ኣብ ዝምድና ቻይና ዩኤስ እዩ ክብል ሺ ንትራምፕ ነጊርዎ ብመሰረት ሓደ ጽሑፍ ሚኒስትሪ ጉዳያት ወፃኢ ቻይና። ብግቡእ እንተተታሒዙ እቲ ክልታዊ ዝምድና ሓፈሻዊ ምርግጋእ ክህልዎ እዩ። ብሕማቕ እንተተታሒዙ ግን ክልቲአን ሃገራት ክጋጭዋ ወይ እውን ክዋጋየን ንመላ ዝምድና ዩኤስ ቻይና ኣብ ሓደ ኣመና ሓደገኛ ኩነታት ክእትዎ እዩ። ድሒሩ ኣብቲ መዓልቲ ርድኢቱ ብዛዕባ እዚ ምስ ተሓተተ ትራምፕ ዋላ ሓደ ከይብል መሪፁ። ስቕታኡ ከም ሓደ ዓወት እዩ ተራእዩ ኣብ ታይዋን። ካብ ጽሑፍ ወፃኢ ብምኻድ ከይተፈለጦ ንመርገፂ ዩኤስ ኣብታ ደሴት ከይቅይሮ ናብቲ ዋዕላ ክኸይድ እንከሎ እቲ ስግኣት ወይ ፍርሒ ልዑል ነይሩ። እቶም ዘሰኒይዎ ሓለፍቲ ኣሜሪካ እውን ንዘረባታት ሺ ከነኣሱ ተላይኾም። ክሳብ ሎምን ክሳብቲ ኣብዚ ሎሚ ዝነበረና ርክብን ፖሊሲ ዩኤስ ኣብ ጉዳይ ታይዋን ኣይተቐየረን ክብል ጸሓፊ ጉዳያት ወፃኢ ዩኤስ ማርኮ ሩቢዮ ገሊጹ። እቲ ጉዳይ ተላዒሉ ነይሩ እዩ። ብወገኖም ኩሉ ግዜ የልዕልዎዮም። ኩሉ ግዜ መርገፂ ኢና ደጊምና ኣነፂርና ናብ ካልኦት ኣርስታት ንሰግር ክብል ከዓ ወሲኹ። እንተኾነ ግን ቻይና መርገፂያ ኣነፂራቶ እያ። ቀጻሊ ደገፍ ዩኤስ ንታይዋን ንሓደ ካብቶም ኣዝዮም ኣገደስቲ ንግዳዊ ዝምድናታት ኣብ ሓደጋ ከውድቆ ይኽእል እዩ። ዩኤስ 2.9 ቢልዮን ዶላር ኣውስትራልያ ጥማር መሳርሒታት ኩናት ንታይዋን ኣብ ታሕሳስ ዝሓለፈ ዓመት ኣፅቓትላያ። ክሳብ ሕጂ እቲ ዝዓበየ እዩ። እንተኾነ ግን ትራምፕ ገና ናይ መወዳእታ ፈቓዱ ስለ ዘይሃበሉ ዝበጽሐሉ እዋን ደው ኢሉ እዩ። እቶም መሳርሒታት ኣብ መወዳእትኡ ታይዋን ክበጽሑ ድዮም ኣይፋልን። እቲ ቐዳማይ ሓቀኛ ፈተና ፈኸራ ፕሬዚደንት ሺ ጽልዋ ክህልዎን እዩ ኣይክህልዎን ዝብል ክኸውን እዩ። ትራምፕ ነታ በብግዜኡ ምትእመማና ዝውስኽ ዘሎ ቻይና ኣኽብሮት የርኢ። እቲ ዋዕላ ዓብዪ ምክብባር ዝነበረ እኳ እንተነበረ ሚዛን ሓይሊ ኣብ መንጎቶም ክልተ መራሕቲ ይቕየር ምህላው ዘአንፍቱ ገለ ህሞታት ነይሮም እዮም። ሺ ቀይሕ ምንጻፍ ዘርጊሑ ትራምፕ ክብሪ ዝረኸበ ኮይኑ መታን ክስምዖ ብዙሕ ሰሪሑ እዩ። ምክትል ፕሬዚደንቱ ኣብ መዓርፎ ነፈርቲ ክቕበሎ ብምልኣኽ ኣብ ዑደት ገዳም ገነት ወይ ቴምፕል ኦፍ ሄቨን በዕሉ ኣሰኒይዎ ብምኻድን ነቲ ብዝለዓለ መጠን ምስጢራዊ ዝኾነን ንሱን ካልኦት ላዕለዎት ሓለፍቲ ኮሙኒስታዊ ሰልፊ ቻይናን ዝነብሩሉ ቀጽሪ ዦንናንሃይ ኮምፓውንድ ክበጽሕ ብምፍቃድን። እንተኾነ ግን ሺ መጠንቀቕታታት ንትራምፕ ክህቦ ኣይፈርሕን። ኣብ ጉዳይ ታይዋን ጥራይ ዘይኮነ ኣብ ሳዕብን ዘይምትሕብባር እውን ዝምድናታት ቻይና ዩኤስ ሎሚ ኣብ ዓለም እቲ ኣዝዩ ኣገዳሲ ክልታዊ ዝምድና ምዃኑ ተሰማሚዕና ኢሉ ሺ ኣብቲ ንኽብሪ ፕሬዚደንት ትራምፕ ዝተዳለወ ናይ ድራር እንግዶት ክዛረብ እንከሎ ብጽቡቕ ጥራዮም ክተሓዙ ዘለዎም ክተናኸፉ የብሎምን። ክልቴን ሃገራት ምስ ዝተሓባበራ ክልቴን ይኸጽባ፣ ኣብ ዝበኣሳሉ ድማ ክልቴን ይሰቐያ ክብል ብንጹር ገሊጹ። ብኣንጻሩ ግን ትራምፕ ዘይተለምደ ተኣዲቡ ነይሩ። ኣብ መላእቲ ዋዕላ ቃኑ ኣወንታዊ ገይሩ ክሕዞ ዝቕንዞ ዝነበረ ይመስል። ትራምፕ ብተደጋጋሚ ብዛዕባ እቲ ምዉቕ ኣቀባብላ ዝተገብረሉ ኣድኒቑ። ናብ ከሰሓሕቡ ዝኽእሉ ነጥብታት ክኸይድ ኣብዩ። ኣብ ግርማን መልክዕን ሺ እውን ዝተደነቐ ይመስል ነይሩ። ናብ ሆሊውድ ከድኩም ንሓደ መራሒ ቻይና ኮይኑ ክዋሳእ ኣብ ሓደ ፊልም እንተደሊኹም ንሱ ቀንዲ ተዋሳኢ ይኸውን

0: ሓደ ጥራዩ ክኸውን ተባሂሉ ቅድሚ ናብ ዓዱ ምምላሱ ትራምፕ ንሺ ኣብ መወዳእታ ወርሒ መስከረም ምብጻሕ ክገብር ዕድመ ኣቕሪቡሉ ኣሎ ንሱ እውን ተቐቢልዎ ኣሎ ክሳብ ሽዑ ግን እቲ ዝበለጸ ተስፍኦም እዚ ሓድሽ ተኣፋፊ ምርግጋእ ክጸንዕ እዩ
1: We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
2: Australia Explained ብዙሑ ኣብ ሞባይልኩም መደባትን ፖድካስትታትን ትሰምዕሉ ዝበለጸ መገዲ ኤስቢኤስ ኦድዮ ኣፕ እዩ ናይ ኤስቢኤስ ኦድዮ ኣፕ ካብ ኣፕ ስቶር ወይ ጉግል ፕሌይ ብነፃ ዳውንሎድ ግበሩ ናይ ኤስቢኤስ ኢንሳይት ዝተሸለመ መደብ ኮይኑ እዋናዊ ኩነታት ካልኦት ዘይደፍርዎ ዘካትኡ ዛዕባታት ዘቐርብ መደብ እዩ ወትሩ 3:08 ፈርቓን ኣብ ኤስቢኤስን ኣብ ኦንዲማንድን ይቐርብ
3: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ ኤስቢኤስ ኦድዮ ኣፕ ዳውንሎድ ግበሩ ኤስቢኤስ ኦድዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽብዎ ትኽእሉ ኢኹም
0: ኣብ መወዳእታ ድማ ክቡራት ሰማዕትና ኣብ መፃብቦ ሕርሙዝ መራኸብ ሕቡራት መንግስታት ኣሜሪካ ንመራኸብ ነዳዲ ኢራን ኣብ ሓደጋ የውደቐን ፕሬዚደንት ትራምፕ ድማ ኣብ ሃገሩ ፍጹም ዓወት ይጠልብ ኣብ ቱሶን ኣሪዞና ዩኤስ ግን ዝኾነ ነገር ከምዘይተፈጥረ ክመስል ንሃገራዊት ጋንታ ኩዕሶ እግሪ ኢራን ኣብ ዋንጭ ዓለም ክትሳተፍ ክትመፀሙን ከላን መደበራ ኣብኡ ክትገብሮን ከላን ኢዶም ዘርጊሖም ክቕበልዋ ይሻባሽቡ ኣለዉ ቱሶን ትገብራ ምድላው ትገብሮ ዘላ ምድላው እንታይ ይመስል ቀፂልና ክንምልከቶ ኢና ሰናይ ምክትታል ኣብ መፃብቦ ሕርሙዝ መራኸብ ሕቡራት መንግስታት ኣሜሪካ ንመራኸብ ነዳዲ ኢራን ኣብ ሓደጋ የትወን ፕሬዚደንት ዩኤስ ዶናልድ ትራምፕ ድማ ፍጹም ዓወት ይጠልብ ኣብ ቱሶን ቴክሳስ ግን ከምዚ ዝኾነ ነገር ዘይተፈጥረ ክመስል ንሃገራዊት ጋንታ ኩዕሶ እግሪ ኢራን ክቐበሉ ይሻባሸቡ ኣለዉ ዝዓበየ ስፖርታዊ ውራይ ዓለምና ዝኾነ ዋንጫ ዓለም ፊፋ ኣብ ዩኤስ ሜክሲኮን ካናዳን ዝመፅእ ወርሒ ምስ ተኸፍተ እታ ከተማ ፈልፋሊት ስልጣነ ኣብ በረኻ ኣሪዞና ደዘርት ኮይና መበገሲ መደበር መዓስከር ንጋንታ ሜሊ ክትከውን እያ ኣብዚ ከነ እንግዶም ብጣዕሚ ተሓጒስና ኢና ዘለና ኣወንታዊ ተመክሮ ድማ ክንህቦም ኢና ዝበለት ሳራ ሃና ኣካየዲት ናይቲ እታ ሃገራዊት ጋንታ ክትለማመደሉ ዝኾነት ኣዳራሽ ስፖርት ኪኖ ስፖርትስ ኮምፕሌክስ እያ ተፃወቲ ኢራን ኣብቶም ምድባዊ ግጥማቶም ኣንጻር ኒውዚላንድ ቤልጅምን ግብፅን ዘእንግዱ ሜዳታት ሎስ ኣንጀለስን ሲያትልን ናብ ሜዳ ምስ ወረዱ ዝኾነ ዘይተፀበይዎ ነገር መታን ከየጋጥሞም ንምርግጋፅ ሳዕሪ ማይ ክሰትን ናብቲ መምርሒታት ፊፋ ዝፈቕድዎ ቁመት ከም ዝቑረፅን ይግበር ኣሎ ክፍልታት ሆቴልን መአከቢ ቦታታትን ኩሎም ተታሒዞም ጸጥታ ድማ ጥቡቕ ኮይኑኣሎ ሕጂ ኣነ ምናልባት ብማእከላይ ግምጋም ከባቢ 12 ክሳብ 20 ርክባትን ኣኼባታትን ኣብ ሰሙን ብዛዕባ እዚ መሳለጢያ ልምምድ የካይዳ ኣለኹ ዝበለት ሃና እቶም ርክባት ካብ መግብን ዝስተ ነገራትን ክሳብ ብዙሓት ርክባት ምስቶም ሜዳታት ክከታተሉ ዝመፁ ኣባላት ፊፋን የካትቱ ትብል እዚ ሸበሸብ ንጥፈታት ኣብ ቱሶን ዝመፅእ ዘሎ ኣንጻር እቲ ናይ ኩናት ድሕረ ባይታ ኣብ መንጎ ሕቡራት መንግስታት ኣሜሪካን እስራኤልን ብሓደ ወገን ኢራን ድማ በተኻሊ ሸነኽ ሕጂ መበል 11 ሰሙኑ ኣብ ዝገበሩሉ እዩ ኣብ ቀይቀይ ዝርከብ ናይ ሓደ ወርሒ ውዕል ምቁራፅ ተኽሲ ይሃሉ እምበር ተጻብኦታት ገና ከይተፈትሑ ደሪቖም እዮም ዘለዉ ኢራን ብመሰረቱ ንወሽመጥ ሆርሙዝ ዓፂኣቶ እያ ዘላ ኣብ ወርሒ መጋቢት ድማ ኢራን ግጥማታ ካብ ዩኤስ ናብ ሜክሲኮ ክሳብ ዘይተዘዋወሩ እታ ሃገራዊት ጋንታ ኣብ ዋንጫ ዓለም ክትፃወተሉ ትኽእል ዕድል ዘይከውን እዩ ኢላ ነይራ ኣብ ተመሳሳሊ ወርሒ ትራምፕ እውን እታ ሃገራዊት ጋንታ

ኣብቲ ውራይ ክትህሉ ድያ ኣብ ምጥርጣር የእትይዎ ነይሩ መጺያ ክትሳተፍ ክንቅበላ ኢና እንተበለ እኳ እቲ ሓሳብ ግን ጽቡቕ ከይከውን ይኽእል እዩ ኢሉ ንህይወትን ድሕነትን ገዛ ርእሶም ኣብኡ ክህልዉ ብልክዕ ግቡእ ኣይኮነን ኢለየ ዝኣምን ክብልካ ወሲኹ ነይሩ እንተኾነ ግን ኣዋሃቲ ፊፋ ከምቲ ዝተመደቦ እታ ጋንታ ኣብቲ ውራይ ክትሳተፍ እያ ክብሉ ጸኒዖም ኣለዉ ስለዚ ቱሶን ምድለዋታ ቀጺላ ትብሉላ ንዓና ብዝምልከት 150 ክመፁ ምዃኖም ውድ እዩ ተሪፉ ተባሂሉ ፈጺሙ ኣይፈልጥን እዩ ክትብል ሃና ትገልጽ ከም ጋንታ ተፈልዮም ምስ ተመደቡ ንሕና ንዖም ከም ጋንታና ጌርና ብምርኣይ ንቕድሚት ክንምርሽ ጸኒሕና ኢና ካብ ፊፋ ካልእ ዝተፈልየ ነገር ወይ መልእኽቲ ክሳብ ንሰምዕ ማለት እዩ ክትብል ገሊጻ እዚ እቲ ወግዓዊ መርገጺ ምዃኑ ብዘየገድስ ግን ብዙሕ ምጥርጣራት እውን ኣለዉ እዮም ዝሓለፈ ዓርቢ ፕሬዚደንት ፌደሬሽን ኩዕሶ እግሪ ኢራን እታ ጋንታ ክትሳተፍ ምዃና ኣፍሊጡ እዩ እንተኾነ ግን ዝርዝር ዝተፈላለዩ ጠለባት እውን ኣቐሚጡ ንምውሓስ ቪዛታትን ኣተኣላልያን ኣተሓሕዛን ኣባላትን ዝምልከት ወሰኽካ ማለት እዩ ንዝኾነ ምስቲ ሕቡራት መንግስታት ኣሜሪካ ከም ሓደ ግብረ ሽበራዊ ጉጅለ ትጥምቶን ኣብዚ እዋን ነቲ ሃገር ተቋጻጺርዋ ዘሎ ዝመስልን ኢራናዊ ሓለዋ ሰውራ ኢራንያን ሪቮሉሽነሪ ጋርድ ኮርፕ ምትእስሳር ዘለዎም ሰባት ብፍሉይ ልዑል ሻቕሎት ኣሎ ነበርቲ ቱሶን ትራምፕ ኣብዝሓለፈ ወርሒ መጋቢት ብዛዕባ ህይወትን ድሕነትን እታ ጋንታ ዘአንፈቶ ምፍርራሕ ይነጽግዎ እዮም እቲ ፕሬዚደንትና ኣብ ሶሻል ሚድያ ክጥቀምን ከሎ ቁርብ ፈቐራታት ብምብዛሕ እዩ ዝፍለጥ ይብል ጆን ፐርልማን ፕሬዚደንት ናይቲ ከባቢ ፕሮፌሽናል ጋንታ ኩዕሶ እግሪ ዝኾነት ቱሶን ኤፍሲ ፕሬዚደንት ትራምፕ ይኹን ካልእ ኣካል ናይቲ መንግስቲ ጽቡቕ ዘይተቐበልናዮም ኮይኑ ክስምዖምን ድሕነት ከይስምዖምን ስራሕና ኢሎም ዝሕዝዎ ነገር ዝኸውን ኣይመስለንን እዚ ኣንጻሩ ዝኸይድ ይመስለኒ ክብል ንሱ ወሲኹ ገሊጹ ኣብቲ ሜዳ ስፖርት ኪኖ ስፖርትስ ኮምፕሌክስ ተጻወቲ ኢራን ናብቲ ናይታ ክለብ ቀላጽም ክጥንቅሩ ዝሕግዙ ክብደት መሰልጠኒ መሳለጫታት ትእለኸሎም በረዳትን ትድረዘሎም ጣውላታትን ክጥቀምሉ ክፍቀደሎም እዩ ፐልማን ብኽፉት ኢድና ኢና ንቕበሎም ብምባል ንሕና ኣካል ማሕበረሰብ ኩዕሶ እግሪ ዓለም ኢና ኣካል ናይቲ ፊፋ ክገብሮ ዝፍትን ዘሎ ኢና እዚ ግጥም ንሃገራት ክፈላልየና ንምድፋእ ዘይኮነ ብሓባር ዝጠምር ነገር እዩ ዝብል እምነት እዩ ዘለና እዚ ኣብ መላእዛ 540,000 ሰባት ዝነብርዋ ኣብ ሰልፊ ዲሞክራት ትዝምብል ብዝሐ ባህላዊት ከተማ ብሰፊሑ ዝቃላሕ ዘሎ ስምዒት እዩ ኣብዚ ምስ መፁ ጽቡቕ ክስምዖም ተስፋ ገብር ዝበለ ኩዕሶ እግሪ ውሽጢ ኣዳራሽ ዝፃወት ሮብ ማክለይን እዩ ዋላ እኳ እቲ ንፍጽሞ ዘለና ተግባር ንፍጽሞ እንተሃለና ትርጉም ዘይብሉ እዩ ኢሉ ነቲ ዝካየድ ዘሎ ወተሃደራዊ ስርሒት ኣብ ኢራን ብምግላጽ ይሕብር ዋላ እውን ጥቓቲ ወተሃደራዊ መደበር እቲ ኸባቢ ነፈርቱ ብቐጻሊ ኣብ ልዕሊ እቲ እታ ጋንታ ልምምድ ተካይደሉ ሜዳ ክዝምብያ ዝኾና ሪፓብሊካን ኣድመፅቲ ኣብ መንጎ ስፖርትን ጂኦፖለቲካን ንጹር ፍልሊ ኣቐሚጦም ኣለዉ ኣነ ክመፁ ምዃኖም ሕጉስ እየ ይብል እቲ ኩናት ኢራን ኒክሌሳዊ ቦምብ ከይትረክብ ንምክልኻላ ኣድላዪ ነይሩ ኢሉ ዝሓስብ ገዲም ወታደር ነበር ማይክል ሆሊ ትራምፕ ድሕነት ተጻወቲ ዘለዓሎ ኢራናውያን ተጻወቲ ናይ ባዕሎም ድምፂ እንተሃልይዎም ብመንግስቶም ከቕጽዑ እዮም ኢሉ ስለ ዝፈርሐ እዩ ክብል እዚ ወዲ 68 ዓመት ማይክል ይገልጽ ህዝቢ ኣሜሪካ ስግኣትዮም ማለት ኣይኮነን ክብል ከዓ ይውስኽ እንተኾነ ግን ኩሉ ሰብ ኣይኮነን ኣብ ቱሶን ብዛዕባ ተኽእሎ ምምጻእ ጋንታ ኢራን ኣብ ከተሞኦም ዝተሓጐሱ ንገሊኦም ኣብቲ ንእሽቶ ማሕበረሰብ ፐርሽያ ኣብ ቱሶን ዝርከቡ ኣባላት እቶም ተጻወቲ ቁሩብ ልዕሊ ልኡኻት ናይ ሓደ ኣብ ልዕሊ ህዝባውያን ተቃውሞታት ኣብዝሓለፈ ጥሪ ደማዊ ምዕፋን ኣበጊሱ ኣሽሓት ሰባት ዝቐተለ ስርዓት እዮም ወዲ 68 ዓመት ሰራሕተኛ ሓበሬታ ቴክኖሎጂ ወይ ኣይቲ ዓሊ ረዛይ ክድግፎም ዘይከኣል ክኸውን እዩ ይብል ኣንጻሮም ናይ ተቃውሞ ሰልፊ እንተሃልዩ ክኸይድ ይኽእል እየ ክብል ድማ ይውስኽ ክቡራት ተኸታተልትና መደብና ንምዝዛም ናይ ሎሚ ቀንዲ ነጥብታት ዜና ክደግመልኩም እየ ኣምባሳደር ኣውስትራልያ ኣብ ኔደርላንድስ ንሶም ብሃንታ ቫይረስ ተጠቂዓ ካብ ዝነበረት መዛወሪት መርከብ ዝገዓዙ ኣውስትራልያውያን ተራኺቡ ቀዳይ ሚኒስተር እስራኤል ቤንያሚን ኔታንያሁ ምስ ፕሬዚደንት ዩስ ዶናልድ ትራምፕ ብቕልጡፍ ክዘራርብ መደብ ሒዘ ይብል

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnot, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ግንቦት 10 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ረቡዕ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። አገርኛ ሪፖርት ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል።

አንድ አገርኛ ሪፖርት ኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ 10 ቢሊዮን ብር የሚጠጋ በጀት መጠየቁን ቀዳሚ ትኩረቱ አድርጓል። በማህበረሰብ ለማህበረሰብ ዝግጅታችን ኢትዮጵያውያን ማህበር በቪክቶሪያ ፕሬዚደንት ዶክተር ተስፋዬ ይግዛው ማህበሩ ስለምን የቀብር ስፍራን ለማግኘት እየጣረ እንዳልና የሽሮና በርበሬን ወደ አውስትራሊያ ማስገባት አስመልክቶ ያሉ ብጅታዎችን አንስተው ያስረዳሉ። በረቡ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮን የፌዴራል በጀት አስመልክቶ ያካሄድነው ቃለ ምልልስ ይዘን ቀርበልን። በመጪው ሳምንት ዝግጅታችን በአማርኛ ሰዋሰውና እንዲሁም ትዝብትና ተስፋ የግጥም መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባየ ይማም ጋር ያካሄድነው ቃለ ምልልስ ይቀርባል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀ ነኝ።

0: ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን እናስቀድማለን። የዓለም ጤና ድርጅት የኢቦላ ወረርሽኝን በዓለም አቀፍ አጣዳፊ ክስተትነት ፈረጀ። በኩዊንስላንድ ተጨማሪ የቤት ግንባታዎች እንደሚካሄዱ የፌደራል በጅሮን ጂም ቻልመርስ አስታወቁ። የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የዓለም ጤና ድርጅት የኢቦላ ወረርሽኝ በኮንጎ ሪፐብሊክ 88 ሰዎችን ለሞትና 336 ሰዎች በህመም መጠቃትን አያይዞ በዓለም አቀፍ አጣዳፊ ሁኔታነት ፈረጅቷል። ቡንዲ ቡንጃ በህመሙ ከተጠቁት ውስጥ የገሚሶቹን ህይወት መቅጠፍ የሚችል ሲሆን በአሁኑ ወቅት የመከላከያ ክትባት የለውም። ቫይረሱ ወደ ኮንጎ ሪፐብሊክ መዲና ጎማ የተዛመተ ሲሆን ድንበር ተሻግሮም ወደ ጎረቤት ዩጋንዳ ዘልቆ አንድ ህይወት ቀጥፏል። የጎማ ነዋሪ የሆኑት ኤሊያን ቢስማዋ የከተማይቱ ነዋሪዎች ፍርሃት ያደረባቸው መሆኑን ሲገልጡ
1: In truth, we're truly afraid of this Ebola epidemic.
0: እንደውነቱ ከሆነ ይህን የኢቦላ ወረርሽኝ ፍርሃት ሰድሮብናል። ስለ ኢቦላ ስንሰማ በርካታ አመታት ሆኖናል። በመጀመሪያ በኢኳቶር አውራጃ፣ ቀጥሎ በሰሜን ኪቡ፣ አሁን ደግሞ ጎማ ላይ። ስለውነቱ ይህ ልብ ሰባሪ ነው። መንግስት ተገቢ እርምጃዎችን እንዲወስድ እንጠይቃለን። ስለምን እኛ ምን ማድረግ እንዳለብን አናውቅምና በስጋት ውስጥ መሆኑ ችግር መሆኑ ሳይንስ አሁን ደግሞ ህመሙ ታክሎበታል ብለዋል። የዓለም ጤና ድርጅት ወረርሽኙ አስከትሏቸዋል ተብለው ከተነገሩት ሟቾችና ህመምተኞች ቁጥሩ የበለጠ እንደሚሆን ያለውን ግምት ገልጧል። የወረርሽኙን መስፋፋት ለመግታትም ሉላዊ ጥረቶች እንዲደረጉ ጥሪ አቅርቧል። የፌደራል በጅሮንድ ጂም ቻልመርስ በህዝብ አስተያየት ስብስብ ቤታቸው ተቀባይነት የ52% ተቃውሞ እንደገጠመው መገለጥን ተከትሎ በዛሬው ዕለት ለመጀመሪያ ጊዜ ቤት ገዢዎች የተመደቡት 21,000 ቤቶችን አክሎ 50,000 ቤቶችን እንደሚገነቡ አስታውቋል። ዶክተር ቻልመርስ የተወሰኑ የአውስትራሊያውያን በበጀቱ የተገለጡ ለውጦችን አስመልክቶ ጠንካራ አታዮች ያላቸው ቢሆንም የእሳቸው የሥራ ኃላፊነት በርካታ አውስትራሊያውያን ለቤት ባለቤትነት ለማብቃት አስቸጋሪ ውሳኔዎችን መወሰን እንደሁ አመላክተዋል። እንዲያም ሆኖ በሕዝብ አታያስ ስብስቡ ጠቅላይ ሚኒስትር አንቶኒ አልበኒዚ የ46% ድጋፍ በማግኘት የተቃዋሚ ቡድን መሪ አንገስ ቴለርን በቀዳሚነት የመሩ ነው። እስራኤልና ዩናይትድ ስቴትስ ተከትሎ ለኢራን ጦርነትን መግታት ተከትሎ አዲስ ጦርነት ለመቀጠል ዝግጅት ላይ መሆናቸውን የሚያመለክቱ ሪፖርቶች እየወጡ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፕሬዚደንት ዶናልድ ትራምፕ ጋር በጉዳዩ

0: ላይ ለመምከር መሰናዶ ያደረገው መሆኑን የገለጹ ሲሆን ሆኖም በዋይት ሃውስ በኩል የማረጋጋጫ ቃል አልተደመጠም። በመቶዎች የሚቆጠሩ ቡልጋሪያውያን የሀገራቸውን ሰንደቅ ዓላማዎች በማውለብለብ የዩሮቪዥን የዘፈን ውድድር አሸናፊ ለሆነችው ድምጻዊ ዳራ በእጅጉ የሞቀ አቀባበል አድርገውላታል። የቡልጋሪያ ዋነኛ ቴሌቪዥን ጣቢያዎችም አቀባበሉን ለመዘገብ ፕሮግራሞቻቸውን በማቋረጥ የ27 ዓመቷን ድምጻዊት ከነሽልማቷ አውሮፕላን ማረፊያ ሲደርስ የተደረገላትን አቀባበል በቀጥታ ስርጭት አስተላልፈዋል። ዶራ እውነተኛ ስሟ ዳሪና ዮቶቫ የባንጋራንጋ ዘፈኗ ያስገኘለት ሽልማት ለዓለም አቀፍ የሙዚቃ ሙያ በር ከፋይ ስለመሆኑ ተናግራለች። አክለም
1: We just achieved a huge success for Bulgarian music and I hope this serves
0: La Bulgaria muzika gzuf sketen askenital yihim be Bulgaria tuwana sinetbabna bemannachom aynet yefetara yitbab sirawoch letsemarutu digaf ledergillacho ndemigeba mastemaria hono yagelegilal emil tesfalign alam lay lemesfen yenant fikrna digaf yashenal nam yefetara hagernatna balam tewdash yihonal ብላለች። በዚሁ ወደ ውጭ ምንዛሬ ተመና መረለን። አንድ የአውስትራሊያ ዶላር 112 ኢትዮጵያ ብር 44 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይዘረዘራል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የዓለም ጤና ድርጅት የኢቦላ ወረርሽኝን በዓለም አቀፍ አጣዳፊ ክስተትነት ፈረጀ። በኩዊንስላንድ ተጨማሪ የቤት ግንባታዎች እንደሚካሄዱ የፌዴራል በጅሮን ጂም ቻልመርስ አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
2: SBS Audio.
3: Kasabi ogar ndi get tachawati milaw
4: hicha. Yang jiao da liya, zhunbei hao le ma?
5: SBS Chill.
6: SBS Pop Asia. Non-stop Asian pop.
7: Can you describe that feeling for people who haven't experienced it?
8: SBS Hindi uplabd karwata hai.
9: Far from the partisan politics.
3: Sitsabalai bohunu kwankoch, zena ochin yeaza. Kaustawi simmet ogar yemi get muzika na maraki podcastoch. Ka tashafunubbet le maggalet yitabkotal.
2: sbs.com.au/audio.
3: በዚሁ የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ 10 ቢሊዮን ብር የሚጠጋ በጀት መጠየቁን ቀዳሚ ትኩረቱ ያደረገው ሀገርኛ ሪፖርት እናመራለን። ደመቀ ከበደ እንደሚከተለው አጠናቅሮታል። ሀገርኛ ሪፖርት
10: የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ 10 ቢሊዮን ብር የሚጠጋ በጀት ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ በጀት የጠየቀው ከቀናት በፊት ለህዝብ ተወካዮች ምክር ቤት የቅድ የበጀትና የፋይናንስ ቋሚ ኮሚቴ ሪፖርት ባቀረበበት ወቅት ነው። ሪፖርተር እንደዘገበው የተጨማሪ በጀት ጠያቂው ተቀባይነት ካገኘ የቦርዱ አጠቃላይ በጀት ወደ 20 ቢሊዮን ብር ከፍ ይላል። ቦርዱ ተጨማሪ በጀት የጠየቀው በአንዳንድ አካባቢዎች በጸጥታ ችግርና በምርጫ ውጤት ላይ ሊነሱ በሚችሉ ዝግቦች ሳቢያ በግንቦት ምርጫ ላይ ካሄድ ይችላል በሚሉ ምክንያቶች መሆኑን ዘገባው አክሎ ጠቅሷል። ቦርዱ ሪፖርት ባቀረበበት የቋሚ ኮሚቴው ስብሰባ ላይ የግል መገናኛ ብዙሃን እንዳይገኙ እንደተከለከለም ተዘግቧል። ያለፈው 2025 የፈረንጆች አመት በአፍሪካ ቀንድ ፍልሰተኞች ላይ ከፍተኛ የሞት አደጋ የተመዘገበበት አመት ነው አለ ዓለም አቀፉ የፍልሰተኞች ድርጅት። ዓለም አቀፉ የፍልሰት ድርጅት IOM ባለፈው ወር መጨረሻ ይፋ ባደረገው ሪፖርት እንደ አውሮፓውያን ዘመን አቆጣጠር 2025 በአፍሪካ ቀንድ ፍልሰተኞች ላይ ከፍተኛ የሞት አደጋ የተመዘገበበት አመት ሆኖ አልፏል ብሏል። በተለይም ከአፍሪካ ቀንድ ተነስተው በቀይ ባህር በኩል ወደ ሳውዲ አረቢያ በሚዘልቀውና ስራቃዊው የጉዞ መስመር ተብሎ በሚጠራው ጫ በርካታ ኢትዮጵያውያን ሰለባ ሆነዋል ብሏል። እንደ IOM ዘገባ እንደ አውሮፓውያን ዘመን አቆጣጠር በ2025 በዚሁ የምስራቃዊ የጉዞ መስመር 922 የሞት አደጋዎች ተመዝግበዋል። ከነዚህ የሟቾች ቁጥር ውስጥ 700 ያህሉ ኢትዮጵያውያን ናቸው። ይህም አጠቃላይ ከሞቱት ፍልሰተኞች ውስጥ ከ76 በመቶ በላይ የሚሆኑት የኢትዮጵያ ዜጎች መሆናቸው ተገልጿል። ቀሪዎቹ ሟቾች የሶማሊያና የኤርትራ ዜጎች ናቸው ሲል IOM አክሎ ገልጿል። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታወቀች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የአገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክቶሬቱ ሰሞኑን እንደገለጸው በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት በአሁኑ ወቅት በዓለም አቀፍ የጦር መሳሪያ ዝውውር ደንብ ወይም አይታር ቁጥጥር የሚደረግባቸውንና ከኢትዮጵያ ጋር የተያያዙ የፈቃድ ማመልከቻዎችን በየተራ እየገመገመ መሆኑን ገልጿል። ይህንን ተከትሎ በቅርቡ በሚወጣ የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ አይታር 126.1 ዝርዝር ውስጥ ከሚገኙ ሀገራት ተርታ እንድትሰረዝ የሚደረግ መሆኑን ጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ ሀገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎች የሀገር ውስጥ የጸጥታ ኃይሎቻቸው የሚሆኑ የመከላከያ ቁሳቁሶችንና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ ሀገራት መላክ እንዳይችሉ የሚከለክል ነበር። ኢትዮጵያ በሰሜን ኢትዮጵያ በተለይም በትግራይ በአማራና በአፋር ክልል በተደረጉ ጦርነቶች በተያያዘ ከህዳር 2014 ዓ.ም ጀምሮ ከአራት ዓመታት በላይ በዚህ ማዕቀብ ውስጥ መቆየቷ ይታወሳል። ኢትዮጵያ ከጥቂት ዓመታት በፊት የጦር መሳሪያ በብዛት የምትገዛው ከሩሲያ፣ ቻይና፣ ቱርክ፣ የተባበሩት አረብ ኤሚሬትስ እና ኢራን መሆኑን የተለያዩ መረጃዎች ያሳያሉ ሲል ቢቢሲ ዘግቧል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበትን ምክንያት በይፋ አለመግለጿን ቢቢሲ በዘገባው አክሎ ገልጿል። በመቅደላ ጦርነት ወቅት የተዘረፉ የአጼ ቴዎድሮስ የጸጉር ቁንዳላና የልብስ ቁራጮች እንደዚሁም የወርቅ አምባር ቅርሶች ከ158 ዓመታት በኋላ ወደ ኢትዮጵያ ተመለሱ። ቅርሶቹ የተመለሱት ከእንግሊዝ ሲሆን ዶክተር ሮቢን ጃክሰን የሚባሉ እንግሊዛዊ የእንግሊዝ የንግስቲቱ ቤተሰብ ሙዚየም ኃላፊና ዶክተር አሉላ ፓንክረስት በጋራ በመሆን ነው። የኢትዮጵያ ቅርስ ባለስልጣን ኃላፊዎችና የኢትዮጵያ አርበኞች ማህበር አባላት አቀባበል አድርገዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባ አያሌው ታሪካዊ የሆኑት ቅርሶች በተለያዩ ምክንያቶች ከሀገር ውጭ የወጡትን ወደ ኢትዮጵያ የመመለስ ስራ በትልቅ ትኩረት እየተሰራበት ነው ያሉ ሲሆን ዘንድሮ አመርቂ የሆነ ስራ የተሰራበት ነው ብለዋል። ይህንም እንደ ትልቅ ዲፕሎማሲያዊ ስኬት መስሪያ ቤታችን ይቆጥረዋል ብለዋል። ወደ ኢትዮጵያ የገቡትን እነዚህን ቅርሶች የባለስልጣን መስሪያ ቤቱ ርክክብ አድርጓል። በመጪው የክረምት ወቅት ዋነኛ የዝናብ ወቅታቸው በሆኑት አንዳንድ አካባቢዎች ላይ የዝናብ እጥረት ሊከሰት ይችላል ተባለም። በመጪው የክረምት ወቅት ዋነኛ የዝናብ ወቅታቸው በሆኑት በሰሜን፣ በሰሜን ምዕራብና በሰሜን ምስራቅ እንደዚሁም የተወሰኑ መካከለኛ የኢትዮጵያ አካባቢዎች መደበኛና ከመደበኛ በታች ሆነ የዝናብ መጠን ሊያገኙ ይችላሉ ተብሎ ተተንብዮአል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በበልግ ወቅት የነበረውን የአየር ጠባይ ገምግሞ በመጪው የክረምት ወቅት የሚጠበቀውን የአየር ጠባይ ትንበያ መረጃ ሰሞኑን ይፋ አድርጓል። በትንበያው መሰረት በደቡብና ምስራቅ ትግራይ፣ ሰሜንና ደቡብ ወሎ ዞኖች፣ የአፋር ክልል ዞኖችና ምስራቅ የኢትዮጵያ አካባቢዎች፣ የመካከለኛውና ምዕራብ ትግራይ ዞኖች እንደዚሁም ምዕራብ አማራ ዞኖች በብዙ ቦታዎቻቸው ላይ የሰሜን ምስራቅና መካከለኛው የሀገሪቱ አካባቢዎች፣ የመካከለኛውና የደቡብ ኦሮሚያ ዞኖች መደበኛና ከመደበኛ በታች ዝናብ ያገኛሉ ብሏል። በአንጻሩ የቤኒሻንጉል ጉሙዝ ክልልና ምዕራብ ኦሮሚያ ዞኖች፣ የጋምቤላ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ ክልል አካባቢዎች ከመደበኛና ከመደበኛ በላይ ዝናብ ይኖራቸዋል ብሏል። ኢንስቲትዩቱ እንዳሳሰበው መጠነኛና የዝናብ እጥረት የሚያጋጥም ከሆነ ምርት እንዳይጎዳ፣ የዝናብ እጥረት መቋቋም የሚችሉ ሰብሎች አትክልትና ፍራፍሬዎችን ለመዝራት

0: ከወዲሁ ዝግጅት ማድረግ ያስፈልጋል ብሏል። የደራሲ አዳም ረታ ቴሜቴ ሎሚሽታ ድርሰት በእንግሊዝኛ ተተርጉሞ ለንባብ በቃም። የአዳም ረታ ተወዳጁ ቴሜቴ ሎሚሽታ ድርሰት ካውች ግራስ በሚል ርዕስ በእንግሊዝኛ ተተርጉሞ ለንባብ በቅቷል። በ2001 ዓ ም የታተመውና 391 ገጽ እንደዚሁም 7 ታሪኮችን ያካተተው ይህ ተወዳጅ መጽሐፍ በ1987 ዓ ም ደራሲው በሆላንድ በነበረበት ጊዜ የተጻፈ ነበር። በቤተልሔም አትፊልድ ወደ እንግሊዝኛ የተመለሰውና በኔዘርላንድ በሚገኘው ዓለም አቀፍ ፌዴሳ ፐብሊሸርስ የታተመው ይህ መጽሐፍ በኢትዮጵያ ሊትማን ቡክስ በኩል ለሀገር ቤት አንባቢዎች ይቀርባል ተብሏል። የአዳም ረታ የበኩር ሥራ የሆነውና በ1981 ዓ ም የታተመው ማህሌት ከተሰኘው መጽሐፉ ጀምሮ በተለያዩ ጊዜያት ግራጫ ቃጭሎች፣ አለንጋና ምስር፣ እቴሜቴ ሎሚሽታ፣ ከሰማይ የወረደ ፍርፍር፣ ይወስዳል መንገድ፣ ያመጣል መንገድ፣ ህማማትና በገና፣ መረቅ፣ የስንብት ቀለማትና አፍ የተሰኙ መጽሐፍትን ለንባብ ማብቃቱ ይታወሳል። በኔዘርላንዱ አሳታሚና በሊትማን የሥራ ስምምነት መሠረት በዚህ ዓመት ብቻ 3 ኢትዮጵያውያን ደራሲያን ሥራዎቻቸው ከአማርኛ ወደ እንግሊዝኛ ተተርጉመው ለዓለም አቀፍ ገበያ ይቀርባሉ ተብሏል። የጣና በለስ ስኳር ፋብሪካ ምርት ማምረት ጀመረም። ከአንድ ዓመት ከመንፈቅ በላይ ምርት አቋርጦ የነበረው የጣና በለስ ስኳር ፋብሪካ ምርት ማምረት መጀመሩ ተገልጿል። በአማራ ክልል አዊ ዞን ጃዊ ወረዳ የሚገኘው ፋብሪካው በኃይል ማከፋፈያ ጣቢያ ብልሽት ሳቢያ ምርት አቁሞ የነበረ ሲሆን ሰራተኞቹም በወንጂ ሸዋ መተሐራና ኦሞኩራዝ ቁጥር 1ና ኦሞኩራዝ ቁጥር 3 ስኳር ፋብሪካዎች በጊዜያዊነት ተመድበው ሲሰሩ ነበር። ፋብሪካው በአሁኑ ወቅት በትንሹ 5000 ሰራተኞች እንደሚያስፈልጉት የፋብሪካው ኃላፊዎች መናገራቸውን የአማራ ክልል መገናኛ ብዙሃን ዘግቧል። በፋብሪካው ስራ ለመቀጠር የሚፈልጉ ወገኖች የስራ እድሉ ተጠቃሚ እንዲሆኑም ጥሪ ያደረጉት ኃላፊዎቹ ፋብሪካው በሙሉ አቅሙ ማምረት ሲጀምር ግን ከ23000 በላይ ለሚሆኑ ዜጎች የስራ እድል ሊፈጥር ይችላል ተብሏል። በ93.9 ሄክታር መሬት ላይ ያረፈው የገላንጉራ ኢንዱስትሪ ፓርክ በይፋ ተመረቀም። ሎት 1 68 የጨርቃጨርቅና አልባሳት ማምረቻዎች፣ 248 የማምረቻና የጥሬ ዕቃ መጋዘኖች እንዲህ ተደርጎ የተገነባው የገላንጉራ ኢንዱስትሪ ፓርክ በጠቅላይ ሚኒስትሩ ተመርቋል። ኢንዱስትሪ ፓርኩ በሎት 3 ደግሞ ብረት፣ እንጨትና ኬሚካል የሚገሩባቸው 6 ግዙፍ ሼዶች ተገንብተውለታል ተብሏል። ከ18000 እስከ 20000 የሚቆጠሩ የቴክኒክና ሙያ ወጣት ባለሙያዎችን ክህሎቶቻቸውን ወደ ሀብት የሚቀይሩበት መድረክ ይሆናል ተብሎ እንደሚጠበቅም ተገልጿል። ጠቅላይ ሚኒስትር አብይ አህመድ በመረቁበት ወቅት እንዳሉት ይህ የገላንጉራ ኢንዱስትሪ ፓርክ የኢንዱስትሪ መንደር ብቻ ሳይሆን ወጣቱ የሚማርበት፣ ለሀገሩና ለሕዝቡ አስተዋጽኦ የሚያደርግበት ነው ሲሉ ተናግረዋል። በመጨረሻም የወለድሻቸው 4ቱም ልጆች የኔ አይደሉም የሚል ጥርጣሬ ያደረበት አባት ነፍሰ ጡር ሚስቱን በአሰቃቂ ሁኔታ በመግደል የዕድሜ ልክ እስራት ተቀጣም። በባሌ ዞን አንጋቱ ከተማ ነዋሪ የሆነው ሁሴን መሐመድ የተባለ ግለሰብ የወለድሻቸው 4ቱ ልጆች የኔ አይደሉም በሚል ያለምንም ማስረጃ በጠረጠራት ባለቤቱ ላይ በፈጸመው አሰቃቂ ግድያ በዕድሜ ልክ ጽኑ እስራት ተቀጥቷል። የዞኑ የተለያዩ ወንጀሎች ምርመራ አቃቤ ሕግ ደጀኔ ይገረሙ እንደተናገሩት ተከሳሹ ለ19 ዓመታት አብሯት የኖረውንና 4 ልጆች ያፈራችለትን ባለቤቱን ወይዘሮ ሩቅያ ሐሰንን በልጆቿ ፊት ባንጋ በተሰኘ ስለት በመውጋት ሕይወቷ እንዲያልፍ አድርጓል። ድርጊቱ በተፈጸመበት ወቅት ሟች የ3 ወር ነፍሰ ጡር እንደነበረችም ተገልጿል። ግድያውን የፈጸመው ግለሰብ ቀደም ሲልም በጥርጣሬ ምክንያት ከሌላ ሰው ጋር ግጭት ፈጥሮ የ6 ወር እስራት ተፈርዶበት የነበረ የወንጀል ሪከርድ ያለበት ነው ተብሏል። የባሌ ዞን ከፍተኛ ፍርድ ቤትም ግንቦት 5 ቀን በዋለው ችሎት ግለሰቡን በዕድሜ ልክ እስራት እንዲቀጣ ወስኖበታል።
1: ሀገርኛ ሪፖርት

0: Spreewaldhof Sprehlinge, die Original-Spreewälder Gurken im 670 Gramm, da ist jetzt 3 für 5 €. Du willst die Hits des Ostens vom siebenfachen Preissieger? Dann geh das zu Netto.
1: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
2: የዓለማችንን ድንቅ እይታዎችና ህዝቦቿን በተመለከተ በዴድላይን ማክሰኞ ከ3 ሰዓት ተኩል ጀምሮ በኤስቢኤስ ወይም ኦን ዲማንድ ያግኙ።
3: sbs.com.au/amharic የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ
4: በዚሁ የኢትዮጵያ ማህበር በቪክቶሪያ ፕሬዚደንት ዶክተር ተስፋዬ ይግዛው ማህበሩ ስለምን የቀብር ስፍራ ለማግኘት እየጣረ እንዳለና ሽሮና በርበሬን ወደ አውስትራሊያ ማስገባት ላይ ያሉ ብጅታዎችን አንስተው ያስረዳሉ። ኖን
5: ከማህበረሰብ ለማህበረሰብ
4: የኢትዮጵያውያን ማህበር በቪክቶሪያ አባላትና ደጋፊዎችን በተለይም ለኢትዮጵያውያን ማህበረሰብ አባላት የመቃብር ስፍራ እንዲመደብለት ፊርማዎችን በማሰባሰብ ላይ ይገኛል። ይህንኑ አስመልክተን የማህበሩ ፕሬዚደንት ዶክተር ተስፋዬ ይግዛውን ጋብዘናል። መነሻችን ለኢትዮጵያውያንና ትውልደ ኢትዮጵያውያን በተለይ የቪክቶሪያ ነዋሪ ለሆኑ ዩት የመቃብር ስፍራ አስፈላጊ ሆነው ስለምን ነው በሚል መጠየቅ ነው። የዶክተር ተስፋዬ ይግዛው ምላሽ እንዴ ነው?
6: አፋውን እንደተለመደው አመሰግናለሁ። እግዚአብሔር ይስጥልን። ረጅም ጊዜ ተጠፋፍተን ነበር፣ አሁን ተመልሰን መጥተናል። እየቀዘቀዘ ሲል ቤቱ ስለምን ተቀመጥ እንግዲህ ወጉን እንጀምራለን። ወደ አነሳልኝ ጥያቄ ለመሄድ ባለፈው አመት በጣም ብዙ ኢትዮጵያውያን ወገኖቻችን እዚህ ሀገር አርፈዋል። ሲያርፉ ምን አደረገው? በባህላችን በወጋችን መሰረት ኦርቶዶክስ ከሆኑ በኦርቶዶክስ፣ የሙስሊም ከሆኑ በሙስሊም፣ ፕሮቴስታንት ከሆኑም እንደዚሁ ነው የምንቀብረው። ብዙ ጊዜ ያጋጠመን ችግር በተለይ ፓርቲኩላሪ በኦርቶዶክስ በኩል የመቀበሪያ ቦታ የለም። እኛ በባህላችንም ሃይማኖታችን ዲክቴት እንደሚያደርገው ፓርቲኩላሪ የሆነ ቦታ ነው መቀበር ያለባቸው። ሌላኛው አማራጭ ደግሞ ከቀብር ውጭ አሁን በጣም እየተለመደ ያለው እዚህ ብዙ ሰው የሚያደርገው ደግሞ ማቃጠሉ ነው። ያን ደግሞ ያው እንደማይሆን ሁላችንም እንደማንስማማበት የታወቀ ነገር ነው። ስለዚህ ካለን ከማህበረሰቡ ጥያቄ እኛ ኦብዘርቭ ካደረግነው ከባህልም ከሃይማኖትም ይሄ ደግሞ ሜንስትሪሙ ወደ ማቃጠሉ እየሄደ በሄደ ቁጥር የመቃብር ስፍራዎች እየጠፉ እኛም ዞሮ ዞሮ ተገደን ከቀብር ወደ ማቃጠሉ ልንገባ እንችላለን። በእኛ ስር ወይንም ከኛ ጋር በተያያዙ ኦርጋናይዜሽኖች የተቋቋመ እስካልኖረ ድረስ ወደፊት አብዛኞቹ የቀብር ስፍራዎች እየሞሉ ነው። እነኛ እየሞሉ በሄዱ ቁጥር ወደ ማቃጠሉ እየተገፋን፣ የቀብር ስፍራውም በጣም ውድ እየሆነ ወደ ኢትዮጵያ ሄዶ መቀበሩም የመንግስት አቋም ይሁን አይሁን ባናቅም፣ ግን በከፍተኛ ስልጣን ደረጃ ላይ ያሉ ሰው ለቀብር እዚህ እንዳትመጡብን ብለው የተናገሩት እነኚህ ሁሉ ሲደማመሩ የግዴታ ለህዝባችን የሚሆን የቀብር ስፍራ ያስፈልገናል ብለን አምነናል። ለዛ ነው ይህንን ጉዳይ ይዘን የተነሳ ነው።
4: የፊርማ ስብስቡስ ዋነኛ ዓላማ ምንድን ነው? ፊርማውን ካሰባሰባችሁ በኋላ ጣዩ ሂደት ምን ይሆናል?
6: እሺ፣ አመሰግናለሁ። ፊርማ ማሰባሰቡ የተወሰኑ ጥያቄዎችን ይመልሰናል። አንደኛው እዚህ ያለው ኢትዮጵያዊ፣ የተለያየ ሃይማኖት ያለው ኢትዮጵያዊ፣ የተለያየ አመለካከት ያለው፣ የተለያየ ቋንቋ የሚናገረው ኢትዮጵያዊ በአንድነት ሆኖ የቀብር ስፍራው ያስፈልገናል የሚለውን ፍላጎት አለ ወይ? የመጀመሪያው ያው የቢዝነስ ኬስ ሲሆን ፍላጎት አለ ወይ ነው የመጀመሪያው፣ እሱን ይመልስልናል። ሁለተኛው ደግሞ ማህበራችን ማንዴት የለው የቀብር ስፍራ ጋር የተያያዘ ማንኛውም ነገር ለመስራት ኮንስቲቱሽኑ ላይ ምንም የተቀመጠልን ነገር የለም። ሶስተኛ የሚመለከታቸው አካላትም ከመሬቱን ከማግኘት ጀምሮ ያንን መሬት ለቀብር ስፍራ እስከመቀየር ፈቃድ የሚሰጡ አካላት የህዝቡ ሰፖርት እንዳለው ይሄን የሚያክል ዲማንድ እንዳለ ማሳየት ስላለብን ህዝቡ ያንን ፊርማ እንዲፈርም ከጠየቅን ሁለት ሳምንት አልፎታል። የጠየቅኑ ጥያቄዎች በጣም ሲምፕል ናቸው። 4-5 ጥያቄዎች ናቸው። 4 ደቂቃ 5 ደቂቃ ነው የሚፈጀው። ይፈልጋል

0: ሰው ሐሳብ አስተያየቱን ሊሰጥም እዛ ላይ እንጠይቃለን። ግን ዋናው አንኳር ምክንያቶቹ ያንን ፊርማ ልናሰባስብ የሄድንበት አንደኛ ዲማንድ እንዳለ፣ የሰው ፍላጎት እንዳለው፣ ሁለተኛ ደግሞ ኮንስቲቱሽኑን ከመቀየር አኳያ አሁን ባለንበት እንደዚህ አይነት ነገር መስራት ስለማንችል ለወደፊቱ የኢትዮጵያ ኮሚኒቲ የኢትዮጵያ ማህበር በቪክቶሪያ ያንን ስራ መስራት እንዲችል ፈቃድም እየጠየቅን ነው። የሰው ፍላጎት ካለበት ኮንስቲቱሽኑን እንቀይረዋለን ማለት ነው።
1: የፊርማ ስብስቡም ከማካሄዳችሁ የፊት ወይም እያካሄዳችሁ ጎን ለጎን ከሲቲ ካውንስል ወይም የማዘጋጃ ቤት ወይም ደግሞ የዚህ የቀብር ፈቃድ ሰጪዎች ወይም ደግሞ የክፍለ ሀገሩ መንግስት ተወካዮች ጋር በቀጥታም ይሁን በተዘዋዋሪ ስለ ሂደቱ ተናግራችሁ ያገኛችኋቸው ግብረ ምላሾች አሉ?
0: ቴንካስ ጥሩ ጥያቄ ነው። አንድ የቀብር ስፍራ ለማቋቋም የተለያዩ መስፈርቶች አሉ። የቀብር ስፍራዎችን የኮሚኒቲ ኦርጋናይዜሽኖች ራን ማድረግ አይችሉም። የሃይማኖት ተቋማት በባለቤትነት ማስተዳደር አይችሉም። ማንም ያንን ማድረግ አይችልም። ማድረግ የሚችለው ፈቃድ የተሰጠው ትረስት ብቻ ነው። ያንን ፈቃድ የሚሰጡት ደግሞ የስቴቱ የጤና ሚኒስቴሩ ብቻ ናቸው ያንን ፈቃድ መስጠት የሚችሉት። ከዚህ አኳያ ሰባት ስቴፖች አሉ። እንዲያው ብሪፍሊ ሃይላይቱን ሰው እንዲረዳው ለማድረግ ነው። የመጀመሪያው ያስፈልገናል አያስፈልግም የሚለውን ማወቅ አለብን። የዳሳ ጥናት፣ የኛ የኮንስቲቱሽን ለውጥ፣ የሰውም ፍላጎቱ ምን አይነት ነው የሚሆነው፣ የተለያየ አመለካከት የተለያየ ሃይማኖት ያለን ሰዎች ነን ኢትዮጵያዊ ስንባል በምን መልኩ ነው የሚለውን የዳሳ ጥናት ነው የመጀመሪያው የሚሆነው። ከዛ ቀጥሎ ያለው መሬቱን መለየት ነው። መሬቱን መለየት ከምንኖርባቸው አብዛኛው ኢትዮጵያዊ ከሚኖርበት ፓርቲኩላርሊ ሜልበርን፣ ሜልበርን ዌስት፣ አውተር ዌስት ያሉ ሳበርቦች ሁለት ሳበርቦች ነው አይደንቲፋይ ያደረግ ነው። አንደኛው ዊንዳም ነው፣ ሌላኛው ሜልተን ነው የሚሆነው። እነሱን ፎርማሊ ሳይሆን ኢንፎርማሊ እንጌጅ አድርገናቸዋል። ዞሮ ዞሮ ያንን ኢንጌጅመንታችንን ፎርማል ማድረግ የምንችለው ማንዴት ሲኖረን ነው። ማንዴት በሌለን ሁኔታ ፎርማል የሆነ ኔጎሽሽን ወይም ፎርማል የሆነ ሪኩዌስት ማቅረብ አንችል። ሶስተኛው የሚሆነው ለጤና ሚኒስቴሩ ፕሮፖዛል ማስገባት አለብን፣ ፎርማል የሆነ ፕሮፖዛል። አሁንም ለጤና ሚኒስቴሩ ያንን ፎርማል የሆነ ፕሮፖዛል ለማስገባት እኛ አሁንም አንቆ የያዘን የኛ የኮንስቲቱሽኑ ያንን እንድናደርግ አይፈቅድልንም። ኢንፎርማሊ ያደረግናቸው ኢንኳይሪዎች አሉ። እንደ ማህበር እንደ ኮሚኒቲ ኦርጋናይዜሽን ያንን ማድረግ አንችልም፣ ግን ማድረግ የምንችልባቸው መንገዶች አሉ። ትረስት ማቋቋም ነው የሚያስፈልገው። ቀጥሎ ያለው አራተኛው የሚያስፈልገው ምንድን ነው? ኢስታብሊሽ ትረስት፣ ያንን በበላይነት የሚቆጣጠር በበላይነት የሚያስተዳድር የቀብር ስፍራውን የሚያስተዳድር አካል ማቋቋም አለብን። ያንን ስናቋቋም የማህበሩ አንድ ስቴክ ሆልደር ሆኖ እዛ ውስጥ ይሳተፋል። ሌሎች የሃይማኖት ተቋማትም አሉን፣ ጠንካራ ብዙ ሰው ያላቸው በሁሉም በክርስትናውም በእስልምናውም ያሉ የሃይማኖት ተቋማት እዛ ውስጥ ይሳተፋሉ፣ እድሮች አሉን። ግን አሁንም ዞሮ ዞሮ እዛኛው አራተኛው ስቴፕ ላይ ከመድረሳችን በፊት አሁንም ተመልሰን ወደኋላ ነው የምንሄደው። ፍላጎት አለ ወይ? ያስፈልገናል ወይ? ኮንስቲቱሽኑ ተቀይሯል ወይ? ማንዴት አለን ወይ? ያንን ለማድረግ ያንን ኦርጋናይዝ ለማድረግ እንችላለን ወይ? አሁንም ተመልሰን ወደ መጀመሪያው ወደ ፊርማ ማሰባሰቡ ነው የምንሄደው። አምስተኛው የሚሆነው ምንድን ነው? በበላይነት የሚያስተዳድሩ አካላትን አባላትን መርጠን ማዘጋጀት አለብን። እነኛ የሚመረጡ ሰዎች ተገቢው ኮንፍሊክት ኦፍ ኢንትረስት ወንጀል ብዙ ነገሮች ሳይቶ ምንም ችግር የለባቸው ሰዎችን እንመርጣለን፣ እናቋቁማለን። መጀመሪያ ትረስቱ እናቋቁማለን፣ አባላቱን እንመርጣለን። ከዛ በኋላ እነኛ አባላት የሚጸድቁት በሚኒስቴሩ ነው፣ በጤና ሚኒስቴሩ እኛ ስለፈለግናቸው እኛ ስለወደድናቸው ሳይሆን እኛ ኖሚኔት እናደርጋለን፣ ለሚኒስቴሩ እናቀርባለን። ሚኒስቴሩ እነኚህ ሰዎች ፊት ናቸው ካለ በጊዜው የሚኖረው ሚኒስቴር እነኛን ሰዎች አፕሮቭ ያደርግልናል። ከዛ በኋላ ስድስተኛው የሚሆነው ምንድን ነው? ከሁሉም አስቸጋሪ የሚሆነው መሬቱ ከተገኘ በኋላ መሬቱን ወደ ቀብር ስፍራ ለመቀየር በዛ አካባቢ የሚኖሩ ሰዎች ቀደምት ነዋሪዎች የእነሱ ፈቃድ ያስፈልገናል። ከውሃ ጋር ከጉድጓድ ውሃ ጋር ያለው ርቀቱ ምን ያህል ነው? ብዙ ከባድ የሚሆነው እሱ ነው። አምስቱን ካለፍን በኋላ ወደ ፕላንና የሬጉላቶሪ አፕሮቫል ያስፈልገናል። የሬጉላቶሪ አፕሮቫል የምናገኘው ከካውንስል ከኤንቫይሮንመንት አውቶሪቲ እናገኛለን። ከአቦርጅናል ከነዋሪ ከቀደምት ነዋሪ ሰዎች ፈቃድ ያስፈልገናል። ከጤና ጥበቃው ሚኒስቴርም ፈቃድ ያስፈልገናል። የመጨረሻው የሚሆነው ወደ ግንባታ መግባቱ ነው። አንድ ጊዜ የሚሆነው እኛ የምናቋቁመው የቀብር ስፍራ የፐብሊክ ነው የሚሆነው። አንድ ሰው የፐብሊክ የመቃብር ስፍራ ላይ ከተቀበረ በኋላ እድሜ ልክ ነው። አንድ ሰው ከገዛው በኋላ ያንን መሬት ማንም መንካት አይችልም። ስለዚህ ይሄኛው ለማቆቋም ያሰበነው የቀብር ስፍራ እድሜ ልክ የሚቆይ ነው ማለት ነው። ቅርስ ነው ማለት ነው። ታሪክ ነው እናስቀምጠው። ከዛ ቋያ በጣም ብዙ መስራት ያለባቸው ስራዎች አሉ። በስድስት ወር እንደዚህ ባጭር ጊዜ የሚያልቅ አይደለም። ግን ዛሬ መጀመር አለብን። ዛሬ እንጀምርባቸው ቅድም አንደኛው የጠቀስኩት ባለፉት አንድ አመት እንደዚህ ያየናቸው ሞቶቹ ወደፊቱ ምን እንደሚሆን ያሳየናል። ሁለተኛው ደግሞ አብዛኛው ሰው ወደ ክሬሜሽን በሄደ ቁጥር የቀብር ስፍራዎቹ እየጠበቡ እየጠፉ ይሄዳሉ። ሶስተኛው አሁን መቼም አንድ ነገር ለመስራት ከዛሬ የተሻለ ጊዜ የለም። ነገ ሌላ ጉዳይ ሊሆን ይችላል። ነገ የፖለቲካ አመለካከት የፖለቲካ ሁኔታ ሊቀየር ይችላል ይሆናል። ከዛ አኳያ ዛሬ ባለን ጥሩ ሪሌሽንሺፕ ከስቴትም ከካውንስሎቹ ጋር ባለው አሁን ተገቢ ጊዜ ነው ብለን ነው የምናምነው። ተገቢ ጊዜ ነው ብለን የምናምንበት ዋና ምክንያት አንደኛ ምርጫ ደርሷል፣ ሁለተኛ የህዝባችን ቁጥር እየጨመረ ነው፣ ሶስተኛ ያሉት አሁን የምናያቸው የምናውቃቸው የቀብር ስፍራዎች በሙሉ ኦልሞስት እየሞሉ ነው። ከዛ አኳያ ተገቢ ጊዜ ነው። ሌላኛው ደግሞ ቅድም እንደጠቀስኩት ኢትዮጵያ ውስጥ ያለው አመለካከትም እየተቀየረ ነው። ግን አሁን የመንግስት አቋም ይሁን አይሁን ባናቅም፣ ግን በትልቅ ደረጃ በከፍተኛ ስልጣን በሚኒስቴር ደረጃ ያሉ ሰው ውጭ ሀገር የሞተ ሰው እዚህ ሀገር መጥቶ እንዲቀበር አንፈልግም ብለው በአደባባይ የተናገሩት ነው። ከዛ አኳያ እኛ ማድረግ የሚገባንን መስራት የምንችለውን ነገር ማድረግ አለብን። ግን ይሄ በአንድ ጊዜ በአጭር ጊዜ የሚቋጭ ሳይሆን ሜቢ ለአመታት ስራ የሚያስፈልገው ጠንካራ በጋራ ሁላችንም በጋራ መስራት የሚገባን ጉዳይ ነው። አመሰግናለሁ። ካስ
2: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
3: SBS on demand በመቶዎች የሚቆጠሩ የቴሌቪዥን ትዕይንቶችና ፊልሞች በነጻ የሚታዩበት ነው። የSBS on demand አፕን ይጫኑ ወይም ድረገጹን ዛሬውኑ ይጎብኙ። ከመላው ዓለም በተሰባሰቡ የSBS Chill ሙዚቃዎች ዘና ይበሉ። SBS Chillin by SBS Audio App Yadmatu.
4: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sbs.com.au/amharic ይጎብኙ ወይም የSBS Audio Appን አሁኑን ይጫኑ። የSBS Audio Appን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከApp Store ወይም Google Play በነጻ ያገኙ።
1: የበርግት ቀደም እንዳሉት ከተለያዩ አካላት ጋር ቀጥተኛ በሆነ መንገድ ሳይሆን በተዘዋዋሪ በጉዳዩ ላይ ተከራችሁበታል ወይም መረጃዎችን አሰባስባችኋል። ከማህበረሰብ ደረጃስ በዚህ መልክ በተለይ ተከለለ የቀብር ስፍራ ያላቸውና ይሄንን ግብር ላይ ያሉ ቪክቶሪያ ነዋሪ ሆኑ የሌላ ማህበረሰብ አባላት አሉ? ከነሱስ ተመክሮ ምን ቀስማቸዋል?
0: ታሽ ይሄ አብዛኛው የሚተዳደሩት በትረስት ነው። ቀደም እንዳልኩት ያንድ የሃይማኖት ተቋም ያንድ የኮሚኒቲ ኦርጋናይዜሽን ራሱን ችሎ የቀብር ስፍራ ማስተዳደር አይችልም። ባክግራውንዳቸው ከኋላ ያለው የሃይማኖት ተቋም ሊሆን ይችላል፣ የኮሚኒቲ ኦርጋናይዜሽን ሊሆን ይችላል። ከፊት ለፊት ግን ያለው እንደ ቢዝነስ የትረስቱ የሚቀመጠው ያንን ማኔጅ የሚያደርገው ያንን የዕለት ተዕለት ስራውን የሚሰራው ኦርጋናይዜሽን ከሃይማኖት ተቋሙ ወይንም ከኮሚኒቲ ኦርጋናይዜሽኑ መራቅ ስላለበት ክሊርሊ ያንን ማየት አትችልም። ያንን ደግሞ ክሊርሊ ማየት ባልቻልንበት የምናውቃቸው ነገሮች አሉ። ያንን አሁን በአደባባይ መናገር ምናልባት ሚስ ኢንፎርሜሽን የተሳሳተ መረጃ ለመስጠት ስለሚሆን እዛ ላይ ብዙ ማስተያየት መስጠት አልችልም። ግን በጣም በእርግጠኛነት የምናገረው የኢትዮጵያ ኮሚዩኒቲ ወይንም የሆነ ቤተክርስቲያን ወይንም የሆነ መስጊድ ራሱን ችሎ በግሉ የቀብር ስፍራ ማቋቋም እና ያንን ራን ማድረግ አይችልም። ማድረግ የምንችለው ምንድን ነው? ከኋላ ያለውን የኮሚዩኒቲው የሚሆን የሃይማኖት ተቋም ይሆንና ከፊት ለፊት ያለው ግን ትረስቱን ከተለያዩ ከማህበረሰባችን ካሉት የተለያዩ ኦርጋናይዜሽኖች አዋጥተን ያንን የዕለት ስራውን ራንድ ያደርግ ማር

0: ነው ሌሎቹ የሚያደርጉት ይሄን ነው። ግን አይ ካንት ጊቭ ዩ ፓርቲኩላር እንደዚህ አይነት ኦርጋናይዜሽን ወይንም እንደዚህ አይነት ሃይማኖት እንደዚህ ያድርጓል ይሄን መናገር አልችልም።
1: በተለይ ከጋዛ ጦርነትና ከቦንዳይ ጥቃት በኋላ ሰሞኑን ሁሉ ወቅታዊ ሆኖ ያሉ ሁለት ቃላት ቢኖሩ ሶሻል ኮሂዥን የሚል የዚህ ማህበራዊ ትስስሮችን ማጠናከር የሚሉ ነገሮች አሉ። ከፖለቲከኞች አንደበትም ከሌሎችም የማህበረሰብ እና የሃይማኖት መሪዎችም በኩል የሚስተጋቡ ናቸው። በርግጥ በተዛዋሪ አውስትራሊያ ውስጥ ላሉት ችግሮች ሁሉ ተጠያቂ ተደርጎም እንደዚሁ በሌላ በኩል በእነኛው ሰዎች አንደበት ይነገራል። ፍልሰተኞች ይሄ ባለበት ሁኔታ በተለይ ሞራል ፍልስፍና ማቋያ በዚች ሀገር ላይ አብሮ ኖሮ በክፉም በደጉም በመጨረሻ በሞት ሲሆን አብሮ ኖሮ በሞት መለያየቱ አግባብ ነው ወይ የሚል መጠየቅ ቢነሳ የእናንተ ምላሽ ምንድን ነው?
0: ጥሩ ጥያቄ ነው ካሽ። በእውነቱ በጣም ተገቢ ጥያቄ ነው። አብረን ኑረን ለመለያየት አይደለም። ምናልባት ጥያቄው ላይ አንድ ነገር ትልቅ ነገር የተናገርከው አብረን ነው የምንኖረው። እኛ ኢትዮጵያውያን ስንኖር ከማህበረሰቡ ከሜንስትሪሙ ጋር አብረን ተቀላቅለን ሰው የሚሰራውን ስራ እየሰራን ልጆቻችን እያስተማረን እንደው ከቆዳችን ውጭ ማንነታችን በማይለይበት ሁኔታ ዌል ኢንተግሬትድ ሆነን ነው የምንኖረው። እዛም ማሳያ የሚሆኑት አብዛኛው ኢትዮጵያውያን በስራ ላይ ያላቸው ተሳትፎ ከፍተኛ ነው። ከሌሎች አፍሪካውያን እንዲሁ ከሌሎች መጤ ከሆኑ ሰዎች ጋርም ሲነጻጸር ከፍተኛ ስራ ላይ ተሳትፎ ነው ያለን። በወንጀል ላይ ያለን ተሳትፎም በጣም በጣም በጣም በጣም አናሳ ነው ከሌሎቹ ጋር ሲነጻጸር። ዲስአድቫንቴጅድ እንደሆነ ኦርጋናይዜሽን አብዛኛው ሰው የሪፊውጅና በጣም ትራውማታይዝድ ባክግራውንድ እንዳለው ሳይሆን ልጆቻችን በጥሩ ሁኔታ ይዘን ሰክሰስፉል የሆነ ኑሮ እንዲኖሩ እያደረግን ነው። ዌል ኢንተግሬትድ ሆነን ሶሻል ኮሄዥኑንም ተቀብለ ነው ማህበረሰቡ ማንነታችን አክብሮልን እኛም ያለውን ነገር እኛ እንደዚህ ስለሆን እንደዚህ ቀየርልን ብለን ጠይቀን ማናቅ ሰዎች ነን። አሁን ስንሞት ለምን ለብቻ መቅበር አስፈለገ? እኛ ለብቻ ለመቅበር ሀሳብ የለንም። ያለውን የሶሻል ኮሄዥኑን ይሄ ኮንቲኒዌሽን ነው የሚሆነው። እኛ እየጠየቅን ያለ ነው በባህላችን እና በሃይማኖታችን መሰረት ሪስፔክትፉሊ የቀብር ስፍራ ይሰጠን። የቀብር ስፍራ በሚሰጠን ቦታ ላይ ሌሎቹ ሰዎች እንዳይመጡ እኛ የምንከለከል በምንም ምክንያት የለንም። የቀብር ስፍራውን ዴዲኬትድ የሆነ ለኦርቶዶክስ ሃይማኖት፣ ለፕሮቴስታንት እና ለሙስሊሞቹ እንዲሁም ደግሞ ለሌሎቹ ዴዲኬትድ የሆነ ቦታ ይኖረናል። በማህበረሰባችን በዙሪያችን የሚኖሩ የእኛን የቀብር ስፍራ እንጠቀማለን ካሉ የምንከለክልበት ምክንያት የለንም። ፐብሊክ ነው እኮ የሚሆነው። እኛ የምናመለክተው እኮ እኛ ብናስተዳድረውም ፐብሊክ ነው የሚሆነው። ማንም ሰው መጥቶ መቀበር የሚችልበት ነው የሚሆነው። እንዲሁም እኛ እያደረግን ያለ ነው እነኛ ሰዎች ከኖሩበት ከነበሩበት ቦታ ሳይርቁ ወገን ወዳጆቻቸው ሳይንገላቱ በአቅራቢያቸው የቀብር ስፍራ እንዲኖር ከኛ አልፎ እኛ ከአውስትራሊያ ቁጥር ጋር ሲነጻጸር እኛ ትንሽ ነን። ከኛ አልፎ ግን ለምንኖርበት ማህበረሰብ፣ ለምንወደው ህዝብ፣ በፍቅር ለምንወደው ሀገር፣ ለአውስትራሊያ ለሚኖሩ ሰዎች ራሱ እንዲሁም አንደኛ የስራ እድል እየፈጠርን ነው። ያንን የቀብር ስፍራው አምሹር ሁላችንም እናውቀዋለን። በጣም ብዙ ሰው አለ እዛ ላይ ገብቶ የሚሰራ። እዛ ላይ ኢትዮጵያውያን ብቻ አይደለም የሚሰሩት፣ ኦቤስሊ ሌሎችም ሰዎች። ለማንኛውም የስራ እድል እንፈጥራለን፣ ቦታውን እናስውዋለን። ታሪክ ነው የሚሆነው፣ የሚቀመጥ ወደፊት የሚተላለፍ ታሪክ ነው እያስቀመጥን ያለ ነው። ከዛ አኳያ እኛ ለራሳችን አይሶሌትድ ሆነን አብረን ኖረን ኖረን ለየብቻችን ተገንጥለን የቀብር ስፍራ ስጡን እያልን አይደለም። እዚሁ ነዋሪዎች ሰዎች ነን፣ እዚሁ ነው ታሪካችን የሚያልቀው። ታሪካችን ሲያልቅ ደግሞ የምንታወስበት ቦታ ይሰጠን እያለ ነው እንጂ ሌሎች ሰዎች እንዳይመጡ እኛ የተለየን ሰዎች ነን፣ በእኛ ክራይቴሪያ እንደዚህ ነው፣ ሌላ ሰው እንዳይደርስ። ኢትዮጵያዊ እንደዛ አይደለም። በጣም በእርግጠኛነት ውኝ የምናገረው ነው፣ ሁላችን የምናውቀው ነገር ነው። ከዛ አኳያ እንዲያው ክሊር ለማድረግ በእኛ ስም ቢሆንም ሌሎቹም ያንን ሰርቪስ መጠቀም የሚፈልጉ ሰዎች ካሉ፣ አንደኛ ቢዝነስ ነው እኮ ይሄ የቀብር ስፍራው ኮራ የሚደረገው ነገ ከነገ ወዲያ እንደ ቢዝነስ ነው፣ የቢዝነስ ፕላን ነው። ስለዚህ ደንበኛ ሲመጣል ደንበኛ የምታባረርበት ምክንያት የለም። እንዲያውም በአቅራቢያው አገልግሎቱ እንዲያገኙ 15 ኪሎ ሜትር አይደል የሚሉት ሁሉንም ነገር። ስለዚህ ዊዝን 15 ኪሎ ሜትር ሰርቪሱ እንዲያገኙ ከማስቻል አኳያ ነው እኛ የምናየው። በዚህ ምክንያት ሶሻል ኮሄዥኑን ከማጠንከር አኳያ መታየት አለበት ብለን ነው የምናምነው።
1: ይህንን ግንዛቤ መሰረት አድርገው የኢትዮጵያውያን ማህበረሰብ አባላት እና ደጋፊዎች እናንተ ባስቀመጣችሁት ሊንክ ላይ ሄደው አታያቸውን እንዲያጋሩ ፊርማቸውን እንዲያስቀምጡ እንዲያደርጉ የእርሶ መልእክት ምን ይሆናል? በዚህ አጋጣሚ
0: አመሰግናለሁ ካሳሁን። ይህኛውን ከአወጣነው ወደ 2 ሳምንት ያልፈዋል። እንግዲህ ምናልባት ሰው ያን ኢንፎርሜሽን ስላልደረሰው ይሁን ወይንም አስቸጋሪ እንኳን አይመስለኝም። አስቸጋሪ ከሆነም የምናስተካክለው ነገር ካለ ያዩ ሰዎች አስተያየት ሊሰጡን ይችላሉ። ፎርሙ በአማርኛና በእንግሊዝኛ የተዘጋጀ ነው። 6 ጥያቄዎች ናቸው ያሉ ጠቅላላ። ቅድም እንዳልኩት ማክሲመም 4 ደቂቃ ነው የሚፈጀው። እስካሁን ድረስ በሚያሳዝን ሁኔታ ወደ 94 ሰው ብቻ ነው የፈረመው። እኛ በጣም ብዙ ሰው እንዲፈርመው እንፈልጋለን። ብዙ ሰው ፈረመው ማለት መሬቱንም ከማግኘት ከሚኒስቴሩ ፈቃድ ለማግኘት ፕላኒንግ፣ ሁሉንም ነገር ያቀልልናል።
1: ዳይስ ምን ያህል ሰው ትፈልጋላችሁ? የግድ መመዘኛውን ሊያሟላ የሚገባ ቁጥር ምን ያህል ነው?
0: ሚኒመም ቁጥር የለውም፣ ግን እኛ አዝ ሜኒ አዝ ፖስብል 10 ሰውም ሆነን እኮ ሄደን መጠየቅ እንችላለን። ግን ህዝባችን ብዙ ህዝብ ነው ያለው። በተለያየ አጋጣሚ ከሰው ጋር ሁላችንም ስንነጋገር እንደዚህ አይነት ነገር ቢኖረን የሚል ሀሳብ ሁሌ ይነሳል። አሁን ዚስ ኢዝ ራይት ታይም፣ ቅድም በዘረዘርኳቸው ምክንያቶች አሁን ተገቢው ጊዜ ነው። የቻለውን ያህል ሰው ቢፈርም እኛ ደስታውን አንችለውም። አይ ዶንት ቲንክ ሚኒመም ቁጥር ይህን የሚያክል ሊሆን ብዬ መናገር አልችልም። የቻልነውን ያህል ብዙ ሰው ቢፈርመው፣ እንዳልኩት በጣም ቀላል ነው። በአማርኛና በእንግሊዝኛ የተዘጋጀ ፎርም ነው። በአማርኛ በእንግሊዝኛ ስማቸውንም ማንኛውንም ነገር መጻፍ ይችላሉ። የምንጠይቃቸው ጥያቄዎች ስማቸውን እንጠይቃለን፣ የሚኖሩበትን ሰበር፣ የትኛው አካባቢ ነው ሰው የሚኖረው፣ ፖስት ኮዱን፣ ስልክ ቁጥራቸውን። ምናልባት ለወደፊቱ ገንዘብ ማወጣት የሚያስፈልግ ከሆነ ኮንትሪቢዩት ያደርጋሉ የሚለው ይሄ አሁን ኮሚትመንት አይደለም። በምንም አይነት መልኩ ግዴታ እየጣልን አይደለም ሰው ላይ። ግን ቢያስፈልገን ምን ያህሉ ሰው ኮንትሪቢዩት ለማድረግ ፈቃደኛ ነው የሚለውን ለማወቅ ብቻ ነው። ኢሜል አድራሻ የምንጠይቀው ለወደፊቱ ኮሚኒኬት ለማድረግ ነው። ኢሜል ከሌላቸው ምንም ችግር የለውም፣ መጻፍ ያስፈልጋል። መጨረሻ ላይ የምንጠይቀው ከዚህ ጋር በተያያዘ ሊነግሩን የሚፈልጉት ነገር ካለ፣ ሀሳብ ካላቸው፣ አስተያየት ካላቸው ማንኛውም ነገር እዛ ላይ ማድረግ ይችላሉ። አማርኛ በእንግሊዝኛ ሊነግሩን ይችላሉ። ስለዚህ እኛ የምንፈልገው አሁን 94 ሰው ነው ያለው። ለእኔ 25,000 ሰው እያለ 94 ሰው ብቻ ይዞ ሄዶ ካውንስልም ጋር ሚኒስቴርም ጋር ይህን የሚያክል ዲማንድ አለ ብሎ መጠየቅ ትንሽ ከባድ ነው የሚሆነው። የሰውን ቁጥር እስከዚህ ወር መጨረሻ ድረስ አንድ 13-14 ቀን አለን። እስከዚህ ወር መጨረሻ ድረስ እናየውና ሳትስፋክተሪ ካልሆነ የምንረዳው ምንድን ነው? ሰው ይሄን ነገር አይፈልገውም ማለት ነው። ምናልባት አይፈልገውም ብሎ መናገር ከባድ ሊሆን ይችላል፣ ግን ጊዜው አይደለም ብሎ ስለሚያስብ ነው። እና እኛ ያዘጋጀነው ኢንድ ቱ ኤንድ ዶክመንት አዘጋጅተናል። ሁሉንም ነገር የፕላኒንጉን ሁሉ እየሰራን ያለ ነው። የቢዝነስ ፕላን ሁሉ አዘጋጅተናል። ያንን ምናልባት እንግዲህ ከዚህ በኋላ ለሚመጡት ሰዎች ልናስተላልፈው እንችላለን። ግን ቁጥር ከሌለ ምናልባት አያስፈልግም ብለን ልንተወው እንችላለን።
1: ከዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበረሰብ ፕሬዚደንት ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመቋጫ ክፍለ ዝግጅታችን የሽሮና በርበሬ ከኢትዮጵያ ወደ አውስትራሊያ የማስገባት ፈቃድ ጉዳይንና የማህበሩን ወቅታዊ እንቅስቃሴዎችና የወደፊት ውጥኖች አንስተው ያስረዳሉ።
2: ከማህበረሰብ ለማህበረሰብ።

በቀዳሚው ክፍለ ዝግጅታችን በቪክቶሪያ ኢትዮጵያውያን ማህበረሰብ አባላት የመቃብር ስፍራን የማስፈቀድ የፊርማ ስብሰባን በተመለከተ ከቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት ዶክተር ተስፋዬ ይግዛው ጋር ባካሄድነው ቃለ ምልልስ የፊርማ ስብስብ ተነሳሽነት ፋይዳዎቹን፣ የቀጥታና ተዘዋዋሪ ውይይቶች፣ ምላሽ የሚሹ የመቃብር ስፍራ ጥያቄዎችና ግብረ ምላሾችን ነቅሰው ምላሾቻቸውን ሰጥተዋል። ወደ ቀጣዩና የመደምደሚያታችን ያመራ ነው። እንዲህ ነው። ቀደም ሲል በመደርደሪያችን ላይ ትንሽ ተጠፋፍተናል፣ ከተጠያየቅንም ጊዜያዊ ትንሽ ቆይቷል የሚል አተያይ አንስተው ነበር። ይህንኑ አስባብ በማድረግ በሆኑ ወቅት

0: በሚቀጥለው እስከምንገናኝ ድረስ ጊዜ ላለመስጠት እንዳንጠፋፋ ቪክቶሪያ ኢትዮጵያውያን ማህበር ካሁን ድረስ በቅርቡ ምን አይነት እንቅስቃሴዎችን እያካሄደ ይገኛል? በተለይም የዚህ የበርበሬ ሽሮና ቅመማ ቅመም የመሳሰሉት ነገሮች ፈቃድ ጋር በተያያዘ አሁንም ብጅታ ያለባቸው ወገኖች አሉና በዛ ላይ የማጥሪያ መልእክቶስ ምንድን ነው?
1: እሺ፣ አመሰግናለሁ ካሽ። ልክ ነህ። የበርበሬና ሽሮ ጋር በተያያዘ ሁለት ችግሮች ናቸው ያሉት። አንደኛው እኛ ራሳችን የምናጠፋቸው ችግር ነው። ሁለተኛው ደግሞ እዛ የቦርደር ላይ ያሉ ሰዎች ያላቸው የእውቀት ውስንነትና ይዘነው የመጣነውን ነገር ለማየት ለመስማት እንኳን ፈቃደኛ አለመሆን ነው። እያንዳንዳቸውን እንደው ትንሽ በሰፊው ለማየት አንደኛ የእኛ ራሳችን የምናጠፋው የተፈቀደልን ክሌርሊ እንደተናገር ነው ከአሁን በፊት ኮመርሻሊ ፓክ የተደረጉ ፕሮፐርሊ ሌብል የተደረጉ ነገሮች ነው። እኛ እያደረግን ያለ ነው በቤት አዘጋጅተን በሻማ ላስቲኩን አቃጥለን ነው ይዘን የምንመጣው። ከማን ኮመርሻል የታሸገና ቤት ውስጥ የታሸገን ቦርደር ላይ ያሉ ሰዎች እኮ ትሬን የተደረጉ ሰዎች ናቸው። እንደዚህ አይነት ነገርን አይደንቲፋይ ማድረግ አይደለም ሆድ ውስጥ የተደበቀን ድራግ ከሰው ሆድ ማውጣት የሚችሉ ሰዎች ናቸው። እና እነሱንም ትንሽ አንደርማይን ባናደርጋቸው ስማርት የሆን መስሎን የሌላውንም ሰው ይዞ የሚመጣውንም እቃ ባናስጥልበት። ኮመርሻል ፓኬጅ የተደረገ ነገር ማለት ለምሳሌ አንድ ቃ ሌብሉ ላይ አንድ ኪሎ ሚል ከሆነ አሁን የሰማው ሚዛን ይዘው ይመጣሉ። ሲመጡ አበሻ መሆኑን ሲያውቁ ሄደው ሚዛን ይዘው ይመጣሉ። ኮመርሻል ሌብል የተደረገ ነገር ከሆነ አንድ ኪሎ ከሆነ ምናልባት የተወሰነ ግራም ወይ ሊበልጥ ወይ ሊያንስ ይችላል እንጂ አንድ ኪሎ የሚለው ላይ ሶስት ኪሎ ወይንም 1.5 ኪሎ አይሆንም። ስለዚህ እኛ ይዘነው የምንመጣው ነገር እንዲያው በደንብ አስረግጦ ለመናገር ኮመርሻሊ የተገዛ ኮመርሻሊ ሌብል የተደረገ መሆን አለበት። ይዘን የምንመጣውን ነገር ደግሞ ፎቶ ማንሳት አለብን። ኢትዮጵያ እያለ አንድ ጊዜ እዚህ ከደረሰም በኋላ ኤርፖርት ላይ ሁላችንም እንደምናውቀው ፎቶ ማንሳት አይቻልም። ለመከራከርም ለኤቪደንስም ሚኒስትሩ ጋርም ተመልሶ ለመሄድ እንዲያስችለን ማስረጃ ያስፈልገናል። ያን ፎቶግራፍ ተነስቶ ፕሮፐርሊ ክሊር በሆነ መልኩ በሚታይ ሌላ ቦታ የሆነ ሳይሆን ራሳችን መሆናችን የሚያሳይ ምናልባት ትኬቱ ከጎን ያለበት አድርገን ፎቶ ካነሳ ነው እዚህ መጥተው የሆነ ነገር ቢያደርጉት እንኳን ለመከራከርና ነገ ከነገ ወዲያ ተገቢውን እርምጃ እንዲወሰድበት ማድረግ መጠየቅ እንችላለን። ሁለተኛው ችግር ያየነው ደግሞ ሽሮና በርበሬ ኢንግሪዲየንቱ አንድ አይነት ነው። አንደኛው ላይ በርበሬ ይበዛበታል እንጂ ሽሮና በርበሬ አንድ አይነት ናቸው። እነኛ ስማቸው የተለያየ ነው፣ ግን እንዴት አንድ አይነት እቃዎች ስማቸው የተለያየ ተብሎ የተጣሉባቸው ሰዎች አሉ። አንዳንዶቹ ይሄ ፕሮዳክት ኮልስ ላይ ገብተው በርበሬ ወይ ሚጥሚጣ ይሸጣል ብለው ኮልስ ላይ ገብተው ፈልገው ኮልስ አይሸጥም፣ ኮልስ ላይ ማይሸጥ ከሆነ እንጥለዋለን ብለው የጣሉባቸው ሰዎች አሉ። ይሄ በጣም ነውር ነው። እኛ እኮ ኮልስ ላይ ስለማይሸጥ አይደል እንደ ፈቃድ ኤግዘምፕሽን የተሰጠን ይዘን እንድንመጣ የተፈቀደልን። እዚህ የሚገኝ ቢሆንማ ኢዚሊ አክሰሰብል ቢሆንማ እዛ ድረስም ተሸክመ መምጣት አያስፈልገንም ነበር እኮ። ስለዚህ እኛ አሁን እንደው በደንብ ክሊን ለማድረግ እኛ ተገቢውን ስራ መስራት አለብን። ዊ ኒድ ቱ ሃቭ አ ክሊን ሃንድ። ይዘነው የምንመጣው ነገር ትክክለኛው ነገር ኮመርሻል የታሸገ መሆን አለበት። ያመጣነው ነገር በደንብ ፎቶግራፍ አንስተን ዶክመንት አድርገን መያዝ አለብን። ከተጣለባቸው ደግሞ መንገር ብቻ አይደለም የሚያስፈልገው፣ የተጣለውን ነገር የተወሰደውን ነገር ላናስመልሰው እንችላለን፣ ግን ለወደፊቱ የሚመጡት ወገኖቻችን ላይ እኛ ላይ እንደገና ደግሞ ተመልሶ እንዳይደርስብን የማስተካከያ እርምጃ እንዲወሰድና ሚኒስትሩ ጋር ሄደን በማስረጃ ለማቅረብ የተጣለባቸው ሰዎች ክሊርሊ ይዘውትን የመጡትን ነገር ስቴትመንት ለእኛ ማቅረብ አለባቸው። ከፈለጉ ቀጥታ ለሚኒስቴሩ መላክ ይችላሉ እንጂ እኔ ተጥሎብኛል እና አስመልሱልኝ ወይንም እንደዚህ ብሎ ተጣለብን ቢኮዝ ዊ ዶንት ኖው ለምን እንደተጣሉ። ኦልዌይስ ዊ ኒድ ቱ ሃቭ አ ክሊን ሃንድ። ይዘንም ስንመጣ አስ ትሩዝፉ አስ ፖስብል መሆን አለበት። ከአሁን በፊትም ክሊርሊ እንደተናገር ነው እኛ አውስትራሊያም ኢንትረስት የሚጎዳ የምንኖርበትን ሀገር ጥቅም የሚያሳጣ ነገር ላይ መሳተፍ የለብንም። እነሱ ኮመርሻሊ ሌብል ያልተደረገ ነገር አይመጣም ተብሎ ከተነገረን ዛስ ኤንድ ኦፍ ስቶሪ፣ ሌላ ምንም ማድረግ አያስፈልግም። ግን ይዘን መተን እድላችን እንሞክራለን። ከዛ በኋላ አይ ተፈቅዶልን ነበር እኮ እንደዚህ ተብሎ ነበር ግን ተጣለብን የሚለው ብዙም አያዋጣም። በሻማ የታሸገና ኮመርሻል የታሸገን እነኚህ ሰዎች ፕሮፌሽናል ስራቸው የሆኑ ሰዎችን እንዲያው አያውቁትም ብሎ መገመት ከባድ ነው። አዘ ሴም ታይም ደግሞ እነኚህ ሰዎች የሚያጠፉትን ሰዎች ደግሞ ተገቢውን ትሬኒንግ እኛ ከመንግስት አካላት ጋር ሆነን ወይንም ራሳቸው በራሳቸው መልኩ ትሬን የሚያደርጉበትን መንገድ እሱን ሚኒስቴሩ ጋር እየተነጋገርን ነው። ይሄው ነው ያለው ካስሽ በበርበሬና ሽሮ ጉዳይ።
0: ጠቅላላ የማህበሩ የቅርብ ወቅታዊ እንቅስቃሴዎችስ ምን ይመስላል?

0: እስካሁን ምን ተከውኗል? መጪ ይሄድኑ የመቃብር ስፍራም ፊርማ ማሰባሰቡን አክሎ በውጥኔ ተያዙ ሌሎች ምን ጉዳዮች አሉ? ማህበረሰብ አባላቱ ሊያውቁት የሚገባቸው ነገሮች የሚሏቸው?
1: ያው ብዙ ስራዎችን እየሰራ ነው። አብዛኛው ስራ ከኢሚግሬሽን ጋር የተያዙ ብዙ ወገኖቻችን ኢሚግሬሽን ዲቴንሽን ሴንተር ላይ አሉ። በተለያዩ እስር ቤቶች ወገኖቻችን አሉ። እንደሚታወቀው ብዙ ሀዘኖች አሉ፣ አልፈዋል። ለወደፊቱ እግዚአብሔር ከሀዘን ጠብቀን። ሌላኛው የሜንታል ሄልዝ ጋር በተያያዘ ብዙ አድቮኬሲ እንሰራለን። አብዛኞቹ ስራዎች ፕራይቬት ኢንፎርሜሽን ስለሆኑ በሀገር ህግ መሰረት አብዛኞቹን ነገሮች መናገር ያስቸግረናል። ጀነራሊ በደፈናው እንደዚህ ሰርተናል ብለን ከመናገሮች ብዙ ከቤተሰቦቻቸው ጋር የተጠፋፉ ወገኖች አሉ። እዚህም ሆነው ከኢትዮጵያም ወደዚህ ከመጡ በኋላ ለአስር ለሀያ ዓመታት ቤተሰቦቻቸው የደረሱበት ቦታ ማይታወቁ ወገኖች አሉ። እነሱን በማፈላለግ ኔትወርክ፣ አንዳንድ ደግሞ በጣም ህገወጥ ተግባራት ላይ የተሳተፉ የእኛም የራሳችን ወገኖች ራሳችንን የሚያጭበረብሩ ችግሮች አሉ። እነሱ የሚፈቱበትን መንገድ እያሰብን እየተወያየን ያለ ነው። በአደባባይ የሚታዩ ነገሮች ብዙ ኢንጌጅመንቶች ይኖሩናል ከሌሎች አፍሪካውያን ከመንግስት አካላት ጋር። መጪው ደግሞ ሶስት ኢቨንቶች አሉን። በዚህ አመት አዲሱ አመት አለን። ባለፈውም እናደርጋለን ብለን የነበረውና በጾሙ ምክንያትና በተለያዩ ምክንያቶች ያዘገየነው ፐርሰን ኦፍ ዘይር የሚለው እሱ አለን። ሌላኛው ደግሞ የሰላሳኛ አመቱ ቶርናመንት ነው የሚሆነው። ሰላሳ አመት ረዥም ጊዜ ነው። ጎልማሳ ሆኗል ቶርናመንቱ። ከዛ አኳያ ተገቢውን ስራ ቡድኖች ሊያግዙን የሚችሉ አካላትን አብረን ከጎናችን የሚቆሙትን ሰዎች ጋር እየተነጋገርን ያለ ነው። ብዙ ስራ አለ። ሌላኛው ደግሞ አሁን ትልቁ ነገር ይህ አመት ከማለቁ በፊት ምናልባት ሴፕቴምበር አዲሱን አመት ከማክበራችን በፊት ወይንም በዛ አካባቢ ማድረግ ያለብን እኛ ሶስተኛ ዓመታችን ኖቬምበር ላይ ነው የሚያልቀው። ስለዚህ እኛን የሚተካ አዲስ ኤክስኪዩቲቭ ኮሚቴ ለማስመረጥ ቅድመ ዝግጅት እያደረግን ነው። እሱ ከሁሉም በላይ ፕራዮሪቲ የምንሰጠው ጉዳይ ነው የሚሆነው። ለምን ከቻለን ሴፕቴምበርን ስናከብር አዲስ የሚመረጡ ሰዎች አዲሱን ዓመት ስናከብር አዲስ የሚመረጠው የአመራር አካል ከኛ ጋር ሆነው የምናደርገውን ነገር ነገ ከነገ ወዲያ ግራ እንዳይገባቸው እኛ ጋር ሆነው እንዲሰሩ እንፈልጋለን። ከተቻለ ደግሞ እነሱ ሰላሳኛ ዓመቱን ቶርናመንት እንዲያዘጋጁ ነው የምንፈልገው። በዚህ አጋጣሚ ህዝቡን የምጠይቀው በቅንነት ያለምንም አድልኦ በዘር፣ በሃይማኖት፣ በአመለካከት፣ በቁመት ከፍታ፣ ምንም አንደኛውን ከአንደኛው ሳይለዩ ሁሉንም ኢትዮጵያዊ እንደ ወገን ሀዘን ሲሆን አብሮ አዝነው፣ ደስታ ሲሆን ተደስተው፣ ህዝባችንን በሚጠቅም ስራ ላይ ተግባር ላይ እኛ ፎከስ የምናደርገው እዚህ አውስትራሊያ ውስጥ ባለው ችግር ላይ ነው። እርግጥ በዚህ ማያስማሙና እኛ የምንሰራቸው ነገሮች ቦይኮት በማድረግ የተጠመዱ ወገኖቻችን እንዳሉ እናውቃለን። ለህዝቡ ለጀጅመንት እንተዋለን። ግን ለወደፊቱ እኛ የምንፈልገው እንደጀመርነው እዚህ ሀገር ያለው ችግርን ከመቅረፍ አኳያ ለምሳሌ ያህል የበርበሬና ሽሮ እኮ ለዛሬ ሰላሳ ዓመት እኮ ሲደፋብን የነበርን ሰዎች ነን። ብዙ ጀብደኞች ነን፣ ግን ያችን እንኳን ቻለንጅ ማድረግ ያልቻለን ሰዎች ነን። እንደዚህ አይነት ችግሮችን እዚህ ውስጥ ያሉትን የኛ ወገኖቻችን ፉትስክሬ ብንሄድ ያን ሁሉ አበሻ መንገድ ላይ የወደቀው አድቮኬት የሚያደርግለት ሰው ስለሌለ ነው። የኢትዮጵያ ችግር እንደ ችግር አክኖሎጅ እናደርጋለን፣ ግን እዚህ ያለው ወገኖቻችን ደግሞ ለእነሱ መቆም አለብን። አንዳንድ ጊዜ ችግር እኮ መፍታት ከቤት ነው አይደል? እንደ ችግር መፍታት የሚጀመረው ከዛ አኳያ የሚመጡት ሰዎች ከሁሉም ዎክስ ኦፍ ላይፍ በተለያየ ኤክስፒሪየንስ ያላቸው አንዳንድ ጊዜ የሚፈልጉ ሰዎች አሉ። ይህንን ፖዚሽኑን መያዝ ግን መፈለግ ብቻ ሳይሆን መስራት መቻላቸውን ደግሞ እንደ ህዝብ፣ እንደ ማህበረሰብ እያንዳንዳችን መገመት አለብን። አንደርስታንድ ማንም ወደፊት መምጣት አሁን ባለንበት እኛም ከኛ በፊት የነበሩት ሰዎች ትሪት በተደረጉበት ምክንያት አይ ነው ኢት ዊል ቢ ቬሪ ቻሌንጂንግ ወደፊት መጥቶ እኔ ሊድ ማድረግ እፈልጋለሁ የሚል ሰው ማግኘት ቻሌንጂንግ ሊሆን ይችላል። ግን I think it's a rewarding. And organization is sara

0: እንመክራለን። ለማጠቃለል የመቃብር ስፍራውን በተመለከተ ብዙ ሰው የተቻለውን ያህል ሰው እንዲፈርም እንፈልጋለን። አገን አሁንም የተወሰኑ ሰዎች ለዚህ ማህበረሰብ የሚያስፈልገው ሽሮና በርበሬ ማምጣት ሳይሆን ኢትዮጵያ ውስጥ ያለው መንግስት መቀየር ነው ብለው የሚያምኑ ሰዎች አሉ። በእነሱ እይታ ትክክል ሊሆን ይችላል፣ ግን ህዝቡ ደግሞ ያንን ጀጅ ማድረግ አለበት። ቅድም እንዳልኩት ኢትዮጵያ ውስጥ ያለውን ችግር አክኖሎጅ እናደርጋለን። ማገዝ የምንችለውን መስራት የሚገባን ማድረግ አለብን፣ ግን ዳይሬክትሊ የኢትዮጵያን ፖለቲካ እዚህ ሆነን ኢንፍሉዌንስ ማድረግ አይ ቲንክ ሰፋርፌች በጣም በጣም ከባድ ነው የሚሆነው። ግን ከቻለን ጉልበት ካለን እዚህ ያለውን ኦርጋናይዜሽናል ስትሬንግዛችን አጠንክረን እዚህ የአውስትራሊያ መንግስት የኢትዮጵያን መንግስት ኢንፍሉዌንስ ማድረግ የሚችልበትን ቱዛት ኤክስተንት እኮ ማዕቀብ አውስትራሊያ አዶ ነው በምን መልኩ ማዕቀብ አውስትራሊያ መጣል እንደምትችል አላውቅም። ያንን ሁሉ እኮ ጉልበት እዚህ ሆነ ማዳበር እንችላለን። ኢትዮጵያ ውስጥ ያለ አምባገነን ኢትዮጵያ ውስጥ ያለን ጉልበተኛ እዚህ ሆነን ማስተካከል እንችላለን። አውስትራሊያ ውስጥ ያሉ ፖለቲከኞቹን ኢንፍሉዌንስ ማድረግ ከቻለን ግን እንደተለመደው ቀጥታ የኢትዮጵያ ፖለቲካ ውስጥ መሳተፍ ስለሆነ ያስቸግራል። እና አንዱም እኛ ከምንወቀስበት የቀብር ስፍራ ማቋቋሙ አያስፈልግም የሚሉ አካላት አሉ። ግን ያስፈልጋል የምትሉ ካላችሁ ፊርማችሁን አስቀምጡ። የመልቲየር ፕሮጀክት ነው የሚሆነው። እኛ እንጀምረዋለን፣ የሚመጡ ሰዎች ደግሞ ይቀጥላሉ። ከዛ የጀኔሬሽን የሚኖር ነው በቃ የሚጠፋ ማንም አይነካውም። አንድ ጊዜ የቀብር ስፍራ የፐብሊክ ከሆነ ከተቋቋመ ማንም አይነካው ስለሚሆን ኢትዮጵያዊነታችንን ቅርስ ነው ትተን የምናልፈው። ከዚህ አኳያ ሁሉም ሰው እንዲፈርምም እናበረታታለን እንፈልጋለን።
1: ዶክተር ተስፋዬ ግዛው በቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን።
0: እግዚአብሔር ይስጥልኝ ካሽ። ሁልጊዜ እንደተለመደው የእናንተ ትብብር አይለየንም። አዲሱ ዓመት ደግሞ ሲመጣ በካምናው በተሻለን አብረን እናከብራለን ብለን ተስፋ እናደርጋለን። እግዚአብሔር ይስጥልኝ ካሽ፣ አመሰግናለን።

አድማጮቻችን፣ እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትራሊያ። ቸር ይግጠመን።